የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ Vatican News Amharic በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትላለፍላችሁ የማክሰኞ መስከረም 19 2019 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጦርነት ማካሄድ ትርጉም የለሽ ነው ሲሉ ማስገንዘባቸውን የተመለከተ ዘገባ በቅድሚያ እናቀርብላችኋለን። በመቀጠልም የካቶሊክ ቤተክርስቲያን ማህበራዊ አስተምሮ በሚል ርዕስ የተዘጋጀ ሳምንታዊ ዝግጅት እናቀርብላችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች በሙሉ አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረባዬ መብራቱ ኃይለ ጊዮርጊስ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜና እናሰማቸዋለን። ሩሰ ሊቃነ ጳጳሳት ሊዮ 14ኛ ጦርነት ማካሄድ ትርጉም የለሽ ነው ሲሉ አስገነዘቡ። ሩሰ ሊቃነ ጳጳሳት ሊዮ 14ኛ ከመስከረም 15 እስከ መስከረም 18 2019 ዓመተ ምህረት ድረስ በፈረንሳይ ያደረጉትን ሐዋርያዊ ጉብኝት አጠናቀው ወደ ሮም በሚያደርጉት ጉዞ ላይ ከጋዜጠኞች ለቀረቡላቸው ጥያቄዎች ምላሽ ሰጥተዋል። በልዩ ልዩ አካባቢዎች የሚካሄዱ ጦርነቶችና እነዚህ እንዲቀጥሉ የሚያደርጉ የኢኮኖሚ ጥቅሞች መኖራቸውን አስታውሰው ቤተ ክርስቲያን ወንጌልን በማወጅ ረገድ ድምጿን ማሰማቷን እንደምትቀጥል ተናግረዋል። ጥቂቶች የጦር መሳሪያዎችን በማምረትና በመሸጥ እየበለጸጉ እንደሚገኙ የተናገሩት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለጦር መሳሪያ ግዢ የሚወጣውን በቢሊዮን የሚቆጠር ገንዘብ እንደ ረሃብ ያሉ ችግሮችን ለመቅረፍ መጠቀም ይቻል ነበር ብለዋል። ሰኞ መስከረም 18 2019 ዓመተ ምህረት ምሽት ከሰሜን ምስራቅ የፈረንሳይ ከተማ ሜትስ ተነስተው ወደ ሮም ባደረጉት በረራ በጉብኝታቸው ወቅት አብሯቸው ለነበሩት ከ80 በላይ ጋዜጠኞች ጉብኝታቸውን በማስመልከት መግለጫ ከሰጡ በኋላ ላቀረቡላቸው ጥያቄዎች ምላሽ ሰጥተዋል። ከሁሉ አስቀድሜ ላበረከታችሁት ሥራ በድጋሚ አመሰግናለሁ በማለት ንግግራቸውን የጀመሩት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እነዚህ አራት የሐዋርያዊ ጉብኝታቸው ቀናት በብዙ በረከቶች የተሞሉ እንደነበሩ ገልጸው በተለይም በሉርድ ያሳለፉት ጊዜ ከበርካታ ሕሙማንና መከራ ውስጥ ከሚገኙ ሰዎች ጋር አብረዋቸው መሆን እንዲሁም የእግዚአብሔር ጸጋ በተለያዩ መንገዶች ሲገለጽ የሰዎችን ልብ ሲነካ ሕይወታቸውን ሲለውጥ ለሕሙማን ለአረጋውያንና በማኅበረሰቡ ውስጥ ችላ ለተባሉ ሰዎች ክብራቸውን ሲመልስ ማየት እነዚህ በሙሉ እንደ ተአምራት የሚቆጠሩ ነበሩ ሲሉ ተናግረዋል። አራት የሐዋርያዊ ጉብኝቴ ቀናት በርካታ ምልክቶችንና ምሳሌዎችን የተገነዘብኩባቸው ነበሩ ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በግሌም በተለይም አንድን ነገር በግልጽ እየፈለጉ ያሉ ወጣቶችን ለማበረታታት ወደ ፈረንሳይ የመሄድ ዕድል በማግኘቴ እጅግ የተባረኩ ሆኖ ተሰምቶኛል ብለው ከመላው ፈረንሳይ የመጡ 80 ሺህ የሚደርሱ ወጣቶች በስቴዲየም ውስጥ አንድ ላይ የተሰበሰቡበት ምሽት እንዲሁም ያሳዩት ከፍተኛ ጉጉትና ደስታ የፈጠሩት የተስፋ ስሜት ከሁሉም በላይ ደግሞ ያገኙት እና ለሌሎችም ሊያካፍሏቸው የሚችሉት ስሜት እጅግ ግልጽ ነበር ብለዋል። በፈረንሳይ ቤተ ክርስቲያን የተፈጸመውን ወሲባዊ ጥቃት በማስመልከት የቀረበውን ጥያቄ መመልከት እጅግ አስፈላጊ ነው በማለት ምላሽ መስጠት የጀመሩት ቅዱስነታቸው ከተጎጂዎቹ ጋር በተገናኙበት ወቅት በደል ወይም ጥቃት በመፈጸሙ ምክንያት በሕይወታቸው ላይ የደረሰውን ስቃይ በመገንዘብ እርሳቸውም ሆኑ ቤተ ክርስቲያን እነርሱን ለማዳመጥና ፈውስን በሚፈልጉበት ጉዞ አብሯቸው ለመጓዝ ያላቸውን ዝግጁነትና ይህንን ለሌሎች ተጎጂዎችም በማስተላለፍ እንዲረዷቸው መጠየቃቸውን ተናግረዋል። ወሲባዊ ጥቃት በመጀመሪያ ደረጃ የሰው ልጅ ችግር ቢሆንም ነገር ግን በቤተ ክርስቲያን ውስጥ ሲፈጸም ሌላ ተጨማሪ ገጽታ እንደሚይዝ፣ በዚህ ምክንያት የእምነት ሕይወት ትልቅ ጉዳት እንደሚደርስበትና አንዳንዴም ሙሉ በሙሉ ሊጠፋ ይችላል ሲሉ አስገንዝበዋል። ከተጎጂዎች ጋር አብሮ መሆንና ፈውስ እንዲያገኙ የመርዳት ልዩ ኃላፊነት የቤተ ክርስቲያን እንደሆነ ተናግረው በዚህ ረገድ ቤተ ክርስቲያን በተወሰነ መልኩ ለችግሩ ተጠያቂ ሆና መታየቷን በማስመልከት ከተጎጂዎች ጋር መወያየታቸውን፣ በተመሳሳይ መልኩ ደግሞ ፈውስ እንዲያገኙ በማገዝ ረገድ ቤተ ክርስቲያን ወሳኝ ሚና እንዳላትም ማመናቸውን ተናግረዋል። በቤተ ክርስቲያንና በመንግሥት መካከል ያለውን የልዩነት አቋም ወይም ግንዛቤን እንዳልዘነጉ የተናገሩት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሰው ልጅ ታላቅነት በተሰኘው ሐዋርያዊ ሰነዳቸው ውስጥ የጻፉትን እንዲያነቡ ወይም በድጋሚ እንዲመለከቱት ጋዜጠኞችን ጋብዘው በዚህ ረገድ የመጀመሪያው ክፍልና ጥቂት ምዕራፎች ስለ ቤተ ክርስቲያን ማኅበራዊ ትምህርት የጻፉትን በመጥቀስ ቤተ ክርስቲያን ስለ ሕይወት ጥበቃ ወይም ስለ ማኅበራዊ ጉዳይ ስትናገር ወደ ፖለቲካ እየገባች ሳይሆን ወንጌልን በሰዎች ሕይወት ውስጥ ተግባራዊ ያደረገች መሆኗን አስረድተዋል። ሰዎች ግራ ዘመም ወይም ቀኝ ዘመም የፖለቲካ አቋም ያላቸው ሊሆኑ ይችላሉ ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሃይማኖት የግል ጉዳይ ብቻ መሆን አለበት የሚል አቋም ያላቸው ሰዎች ሊኖሩ እንደሚችሉ፣ በግል ሕይወታቸው የፈለጉትን እንዲያደርጉ ቢፈቀድላቸውም መንግሥት ከሃይማኖት የተለየ መሆኑን እንደሚያምኑ ገልጸው፣ ነገር ግን እርሳቸው ወደ ፈረንሳይ የሄዱት በዋናነት ወንጌልን ለመስበክ የምሥራቹን ቃል ለማድረስና ኢየሱስ ክርስቶስ በቃሉ እኔ መንገድ እውነትና ሕይወት ነኝ ሲል የተናገረውን ለማረጋገጥና የእርሱን እውነት ለመናገር መሆኑን አስረድተዋል። ነገር ግን እንደ ሉርድ ባሉ ቦታዎች መገኘት ሰዎች እጅግ ጥልቅ የሆነ ነገርን በሚፈልጉበትና ሕይወታቸው ምንም እንኳን በሕመም፣ በአካል ጉዳት ወይም በተለያዩ አይነት ስቃዮች ውስጥ ቢሆንም ትርጉም ያለው መሆኑን በሚረዱበት ስፍራ መገኘት አስፈላጊ እንደሆነ ተናግረው ቤተ ክርስቲያን በኢየሱስ ክርስቶስ ምክንያት ከእነዚህ ሰዎች ጋር ቅርበት እንዲኖራትና ሕይወት ለሁላችንም ያላትን ዋጋ ለማረጋገጥ እንደምትሻ ተናግረው ይህ ፖለቲካ ከሆነና እርሳቸው ያደረጉት እንደ ፖለቲካ ከተወሰደ ነገር ግን ዓላማቸው በፈረንሳይ ፖለቲካ
ውስጥ ለመሳተፍ ሳይሆን ይልቁንም ቤተ ክርስቲያን በእርግጥ የምታምነውን ለማስተማር መሆኑን አስረድተዋል። አቅመ ደካሞችን፣ የተቸገሩትንና አጋዥ የሌላቸውን ሰዎች የመናቅ ወይም የማግለል ሁኔታዎች እንዳይከሰቱ ለማድረግ ቤተ ክርስቲያን እንደ ማኅበረሰብ ወይም እኛም እንደ ሰዎች እንዲሁም እምነት የሌላቸውን ጨምሮ ይበልጥ ፍትሐዊ መፍትሄዎችን መፈለግ እንደሚገባ የተናገሩት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እንዲህ አይነት ሁኔታ ሲከሰት ጎረቤት

አስታውስ፣ ነገር ግን የችግሩን ስር ነቀል መንስኤ በጥልቀት መመርመር እንደሚያስፈልግ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በዓለማችን በአንዳንድ ቦታዎች እየተካሄዱ ያሉ ጦርነቶችን ለማስቀረት ውይይት የሚጫወቱን ሚና በማስመልከት እንደተናገሩት በመጀመሪያ ሊሰመርበት የሚገባው ጉዳይ የቤተ ክርስቲያን የማኅበራዊ ትምህርት መርሆችን ማጉላት መሆኑን ተናግረው በእነዚህ መርሆች አማካኝነት ዓላማችን ሁከትን፣ ጥላቻን፣ የጦር መሳሪያ ምርትንና በዛሬው ዓለም ውስጥ ያሉ አደጋዎችን በተለይ የኒውክሊየር ጦር መሳሪያዎችና ከጊዜ ወደ ጊዜ ይበልጥ አጥፊ እየሆኑ ስለመጡ ጦርነቶች ማውራት እንደሚያስፈልግ ተናግረዋል። ለበርካታ አስርት ዓመታት ወታደራዊ ወጪን ሲያበረታታ የቆየው ግዙፉ ወታደራዊ ኢንዱስትሪ አሁንም ድረስ የጦር መሳሪያ ማስታጠቅንና ወጪ ማድረግን እንደቀጠለበት ተናግረው ጦርነትን በሚያበረታታ በዚህ ኢንዱስትሪ አማካኝነት ጥቂት ሰዎች እጅግ ከፍተኛ ሀብት እያካበቱ እንደሚገኙ፣ ሆኖም እነዚህ በቢሊዮን የሚቆጠሩ ዩሮዎችና ዶላሮች ዓለም አቀፍ ረሃብን፣ የመኖሪያ ቤት እጥረትን፣ ሥራ አጥነትንና የመሳሰሉ ችግሮችን ለመፍታት ይችሉ ነበር ብለዋል። ለጦር መሳሪያዎች ተጨማሪ ወጪ እናድርግ ከሚል ወይም ውጥረትን በመጨመር ወደ ሌላ ግጭት እንግባ ከማለት ይልቅ ልዩነቶችን ለመፍታት ውይይትና ድርድር ማድረግ እንደሚገባ አሳስበው፣ ይህ የፖለቲካ ጉዳይ መሆን አለመሆን ሳይሆን ይልቁንም የሰው ልጅ ክብርና የሕይወት ዋጋን የሚያጎላ እንዲሁም ገንዘብ ለጦር መሳሪያዎች ከሚውል ይልቅ ለጤናና ለትምህርት ዘርፎች ማዋልን የሚያበረታታ መሆን እንደሚገባ ተናግረዋል። ቤተ ክርስቲያን እነዚህን እሴቶች የማስተዋወቅ ኃላፊነት እንዳለባት የተናገሩት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለዚህም የሩሲያ የዩክሬንና የሌሎች አገራት መሪዎችን በመጋበዝ አብረው ተቀምጠው እንዲወያዩ እንዲሁም ምንም ትርጉም በሌላቸው በእነዚህ ጦርነቶች ከመቀጠል ይልቅ ችግሮችን በሰላማዊ መንገድ ለመፍታት የሚያስችሉ አማራጮችን እንዲፈልጉ ማበረታታት እንደሚገባ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በፓሪስ ንግግራቸው የሰው ሰራሽ አስተውሎትን በማልማት ሂደት ውስጥ ስለሚያስፈልገው ስነ ምግባራዊ ጥንቃቄና ማስተዋል አስፈላጊነት አንስተው የተናገሩት ሲሆን በተለይም ቁጥጥር የማይደረግባቸው የሰው ሰራሽ አስተውሎት ስርዓቶች ባደረሷቸው በርካታ የሳይበር ጥቃቶች ሳቢያ ቴክኖሎጂ ዓለምን ሊያጠፋ እንደሚችል አስጠንቅቀዋል። የሰው ሰራሽ አስተውሎት በሰው ልጅ ላይ ከፍተኛ አደጋ ሊያስከትል ወይም ሙሉ በሙሉ ሊያጠፋው እንደሚችል ተናግረው ይህ ጉዳይ ተቀምጦ ሊወያዩበት የሚገባው ችግር እንደሆነ ገልጸው የፖለቲካ መሪዎችን፣ የሰው ሰራሽ አስተውሎት ዘርፍ መሪዎችን እንዲሁም ማኅበራዊ ድርጅቶችንና ማኅበራትን በመጋበዝ በአሁኑ ወቅት እየተከናወኑ ያሉትን ነገሮችና ወደፊት ሊከሰቱ የሚችሉትን ሁኔታዎች በጋራ መገምገማችንን መቀጠል ይኖርብናል ብለዋል። ነገር ግን የሰው ልጅ ታላቅነት የተሰኘ ሐዋርያዊ ሰነድ ከታተመበት ጊዜ አንስቶ በተለያዩ ዘርፎችና የሥራ መስኮች ከተወጣጡ ሰዎች በርካታ መልእክቶች እንደደረሳቸው ተናግረው የሰው ሰራሽ አስተውሎት የሰው ልጅን ወደ ጥፋት ወይም ከውይይት መድረክ ሙሉ በሙሉ ወደ ማስወገድ ደረጃ እንዳይደርስ የሚያስችሉ መንገዶችን ለመለየት እንዲሁም ውይይትን፣ ጥናትንና ምርምርን ለማስቀጠል ጥረት እየተደረገ መሆኑን ተናግረዋል። በዚህ ጉዳይ ላይ ፍላጎት ያላቸውንና ከተለመዱ የሥልጣን ማን ቀድሞ ይደርሳል ወይም ሰው ሰራሽ አስተውሎት ወደ አጠቃላይ ሰው ሰራሽ አስተውሎት ደረጃ ሲሸጋገር ምን ይፈጠራል ወዘተ የሚሉትን ጥያቄዎች ለመመለስ ፈቃደኛ የሆኑ በቂ ሰዎች እንዳሉ አስባለሁ ብለዋል። በጎረቤት አገር ጀርመን ውስጥ የካቶሊካዊት ቤተ ክርስቲያን ተጽዕኖ ቀስ በቀስ መዳከምና የአውሮፓን የጋራ መግባባት ለማፍረስ የሚፈልጉ ጽንፈኛ ፓርቲዎች መታየትና በከፍተኛ ሁኔታ ማደግን በማስመልከት በሜትስ ከተማ ያደረጉትን ንግግር በመጥቀስ ምላሽ የሰጡት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የርዕሰ ሊቃነ ጳጳሳትነትን ኃላፊነት ከወሰዱ ገና 15 ወራት ያህል ብቻ መሆናቸውን ተናግረው ግብዣዎች ቢደርሷቸውም ገና ያልጎበኟቸው ብዙ ቦታዎች እንዳሉ ገልጸው ጀርመንን ከዚህ በፊት የጎበኟት ቢሆንም እንደገና ለመጎብኘት ተስፋ እንደሚያደርጉ ገልጸዋል። በጀርመን የምዕመናን ቁጥር በእጅጉ እየቀነሰ ይገኛል የሚለውን በማስመልከት እንደተናገሩት ሰዎች ከዚህ ቀደም ስለ ፈረንሳይ ተመሳሳይ ነገር መናገራቸውን አስታውሰው፣ ነገር ግን ባለፉት 4 ቀናት የተከሰተውን በመጥቀስ እውነተኛውን የሚስዮናዊነት መንፈስና ትክክለኛውን አካሄድ ካገኙ በጀርመን ውስጥ ክርስቲያናዊና ካቶሊካዊ እምነታቸውን ለመኖርና ለማክበር የሚፈልጉ እጅግ ብዙ ምዕመናን አሁንም እንዳሉ ማመናቸውን ተናግረው ምንም እንኳን ችግሮቹንና በቤተ ክርስቲያኗ ላይ ከፍተኛ ተጽዕኖ ያሳደሩ የተለያዩ ምክንያቶች መኖራቸውን ቢገነዘብም ይህ ተጽዕኖ በወንጌላዊት ወይም በፕሮቴስታንት ቤተ ክርስቲያን ላይም ከፍተኛ ጉዳት በማድረስ ማኅበረሰቡን በተመሳሳይ መልኩ መንካቱን አስረድተዋል።
ሆነም ግንኙነት ለመፍጠርና ተደራሽ ለመሆን ያላቸውን ተስፋ ገልጸው በጀርመን ከሚገኙ የቤተ ክርስቲያን መሪዎች ጋር በጋራ መስራትን በመቀጠል በዚህ ጉዳይ ምላሽ የሚሰጡበትን መንገዶች ለማግኘት እንደሚሹ ገልጸው በቀኝ አክራሪ ቡድኖች እድገትና በተለያዩ የፖለቲካ አመለካከቶች መካከል ያለውን ግንኙነት ማጥናትና መተንተን እንደሚገባ፣ በተለይም አሁን ላይ አንዳንድ ቡድኖች ከሌሎች ተመሳሳይ አመለካከት ካላቸው ቡድኖች ይልቅ እጅግ ወደ ጽንፈኝነት እየሄዱ በመሆናቸውና ቡድኖቹም እየተከፋፈሉ በመሆኑ ጉዳዩ

0: ትኩረት እንደሚሻ አስረድተዋል። ወደ ወንጌል እሴቶች እንደገና በመመለስ እነዚህ እሴቶች ጥላቻንና መለያየትን ሳይሆን መግባባትን፣ ርህራሄንና አብሮ መጓዝ የሚያራምዱ በመሆናቸው ቤተክርስቲያንም በዚህ ሂደት ውስጥ የራሷን ሚና እንደምትጫወት ተስፋ በማድረግ በጎ ፍቃድ ያላቸውን አብዛኞቹ ሰዎች ለማግኘት የሚያስችሉ መንገዶችን ለማግኘት በጥልቅ እንደሚመኙ ተናግረዋል። እነዚህ ሰዎች በፖለቲካ ሂደቶች ውስጥ መሳተፍን ጨምሮ የሚያሳዩት ቁርጠኝነት ምን ያህል ወሳኝ እንደሆነ እንዲረዱ ማድረግ እንደሚፈልጉ፣ ይህም ለጋራ ጥቅም ግልጽ የሆኑ ውሳኔዎችን ለመወሰን እንደሚያስችላቸው፣ እንዲሁም አሁን ካለንበት ግንዛቤ በላይ ከፍተኛ ጉዳይ ሊያስከትሉ ከሚችሉ ጽንፈኛ አስተሳሰቦች እንዲርቁ ያደርጋቸዋል ብለዋል። በዚህ ረገድ ሁሉ ሰው አበረታች ሚና እንደሚጫወት ያላቸውን ተስፋ ገልጸው እንደ ቤተ ክርስቲያን እንዲሁም የቤተ ክርስቲያንን ማኅበራዊ ትምህርት መሠረት በማድረግ ስለ እነዚህ ሕይወት ሰጪ እሴቶች መነጋገር፣ ማስተማርና መስበክ ድርሻችን ነው ሲሉ አስገንዝበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቃለ ምልልሳቸው ማጠቃለያ ይህንን ሐዋርያዊ ጉብኝት በአንድነት በማዘጋጀት ረገድ ትልቅ ሚና ለተጫወቱት የቅድስት መንበር ሰዎች፣ ለፈረንሳይ ሕዝብ፣ ለፈረንሳይ ካቶሊካዊ ብፁዓን ጳጳሳትና በማስተባበር ረገድ የተለያዩ ተግባራትን ላከናውኑ በርካታ ምዕመናንና ከጀርባው ለነበሩት በርካታ ሰዎችና ለጋዜጠኞችም ጭምር ልባዊ ምስጋናቸውን አቅርበውላቸዋል። ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የማክሰኞ መስከረም 19 2019 ዓመተ ምህረት ዝግጅታችን ነው። ከዚህ ቀጥሎ የካቶሊክ ቤተክርስቲያን ማህበራዊ አስተምሮ በሚል ርዕስ የሚቀርብ ሳምንታዊ ዝግጅት እናስደምጣችኋለን። የፕሮግራሙ አዘጋጅና አቅራቢ መብራቱ ኃይለ ጊዮርጊስ ነው።
1: ክቡራንና ክቡራት አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል ዘወትር ማክሰኞ የምናቀርብላችሁን ሳምንታዊ ዝግጅታችንን ነው። በዛሬው ዕለት ዝግጅታችን ከባለፈው ሳምንት የቀጠለና ሰውና ሰብአዊ መብቶቹ በሚል አርዕስት ሰው የእግዚአብሔር አምሳያ ስለመሆኑ በሚገልጸው ንዑስ አርዕስት ስር ያዘጋጀነውን አስተምሮ እንደሚከተለው አሁን ማቅረብ እንጀምራለን። አብራችሁን በመሆን እንድትከታተሉን አሁንም በድጋሜ እንጋብዛለን። በእግዚአብሔር አምሳል የተፈጠሩ ፍጥረታት። ሰዎች በዚህ ስለ ሕይወት ባላቸው ጥሪ አማካኝነት ከሌሎች ፍጥረታት ሁሉ ጋር ግንኙነት አላቸው። እነዚህን ፍጥረታት ለአገልግሎታቸውና ለጥቅማቸው ማዋል ይችላሉ፣ ማድረግም አለባቸው። ነገር ግን በዓለም ላይ ያላቸው ገዥነት ኃላፊነትን የሚጠይቅ እንጂ ልቅ የሆነና ራስ ወዳድነትን የተጠናወተው ነጻነት አይደለም። በመሰረቱ ፍጥረት ሁሉ በፈጣሪው በእግዚአብሔር ፊት ዋጋ ያለውና መልካም ነው ይለናል ኦሪዘ ፍጥረት ምዕራፍ 1 ቁጥር 4፣ ኦሪዘ ፍጥረት ምዕራፍ 10 ቁጥር 12፣ ኦሪዘ ፍጥረት ምዕራፍ 18 ከቁጥር 21 እስከ 25 ላይ እንደተጠቀሰው። ስለዚህ ሰው የፍጥረትን ዋጋ ማወቅና ማክበር አለበት። ይህም አምሮን ሊያስጨንቅ የሚገባው ድንቅ ፈተና ነው። ምክንያቱም ስለ እግዚአብሔር ፍጥረታት ሁሉ ለማሰላሰል ማለትም እግዚአብሔር በፍጥረት ውስጥ የሚያየውን መልካም ነገር ለመረዳት በሐሳብ ክንፍ ወደ ላይ እንዲመጥቅ ያደርገዋል። የኦሪት ዘፍጥረት መጽሐፍ እንደሚያስተምረን የሰው ልጅ የዓለም ገዢ መሆን ለነገሮች ስያሜ መስጠትንም ያካትታል። ኦሪት ዘፍጥረት ምዕራፍ 2 ከቁጥር 19 እስከ 20 ላይ እንደተጠቀሰው ለነገሮች ስም በማውጣት ሰው ማንነታቸውን ማወቅና ከእያንዳንዳቸው ጋር በኃላፊነት ላይ የተመሰረተ ግንኙነት መፍጠር ይኖርበታል። ሰው ከራሱም ጋር ግንኙነት አለው፣ ስለ ራሱም ማሰላሰል ይችላል። መጽሐፍ ቅዱስም ስለ ሰው ልብ ይናገራል። ልብ የሰውን ውስጣዊ መንፈሳዊነት ይኸውም ከሌላ ከማንኛውም ፍጡር የሚለየውን ባህሪ ይገልጻል። እግዚአብሔር በጊዜው ሁሉንም ነገር ውብ አድርጎ ሠራው። እንዲሁም እግዚአብሔር ከመጀመሪያው አንስቶ እስከ መጨረሻው ድረስ ያደረገውን ነገር እንዳያውቅ በሰው ልብ ውስጥ ዘላለማዊነትን አኖረ። መጽሐፈ ጥበብ ምዕራፍ 3 ቁጥር 11 ላይ እንደተገለጸው በመጨረሻም ልብ ለሰው ልጅ ብቻ የሆኑ የመንፈሳዊ ችሎታዎች መኖርን ያመለክታል። እነዚህም ችሎታዎች ሰው በፈጣሪው መልክ የተፈጠረ በመሆኑ መብቶቹ ናቸው። እነርሱም አእምሮ፣ ደጉንና መጥፎውን መለየትና በጎ ፍቃድ ናቸው። ስለዚህ የልቡን ውስጣዊ ፍላጎት የሚያዳምጥ ሰው ጌታ ሆይ ለራስ ሠራህን ልባችንንም በአንተ እስኪያርፍ ድረስ ይጨነቅ የሚሉትን የቅዱስ አጎስጢኖስን እውነተኛ ቃላት የራሱ ማድረግ አይቀርም። ለ የኃጢአት አሳዛኝ ሁኔታ በእግዚአብሔር የተፈጠረው ይህ ሰው ድንቅ ራእይ ከመጀመሪያው ኃጢአት አሳዛኝ ክስተት ተለይቶ የሚታይ አይደለም። ሐዋርያው ጳውሎስ ስለ ሰው ልጅ በኃጢአት መውደቅ በመጽሐፍ ቅዱስ የመጀመሪያው ገጾች የቀረበውን ታሪክ ሲያጠቃልል ኃጢአት በአንድ ሰው ምክንያት ወደ ዓለም ገባ፣ በኃጢአትም ሞተ ይለናል። ወደ ሮም ሰዎች ምዕራፍ 5 ቁጥር 12 ላይ እንደተገለጸው ሰው የእግዚአብሔርን ትእዛዝ ጥሶ በእባብ ተታለለ፣ እጁንም ወደ ሕይወት ዛፍ ዘረጋ፣ የሞት ሰለባ ሆነ። ይህንንም በማድረጉ ሰው ተፈጥሯዊ ድንበሩን ለመጣስ ይሞክራል። የሕይወቱ ምንጭና ብቸኛ ጌታ የሆነውን እግዚአብሔርን ይፈታተናል። ሰውን ከእግዚአብሔር የሚለየው ያለመታዘዝ ኃጢአት ነው። ወደ ሮም ሰዎች ምዕራፍ 5 ቁጥር 19 ላይ እንደተገለጸው ከራእይ እንደምናውቀው የመጀመሪያው ሰው አዳም የእግዚአብሔርን ትእዛዝ አፈረሰ፣ የተፈጠረበትንም ቅድስናን ጽድቅ አጣ። ይህም ቅድስና ጽድቅ ለራሱ ብቻ ሳይሆን ለሰው ዘር በሙሉ የተሰጠ ነበር። አዳምና ሔዋን በአሳሳቹ ሰይጣን በመሸነፍ የግል ኃጢአት ሠሩ። ነገር ግን ይህንን ኃጢአት በውድቀት መልክ ወደ ሰው ሁሉ ባሕሪ አስተላለፉ። ይህ ኃጢአት በትውልድ ወደ ሰው ዘር በሙሉ ይተላለፋል። ማለትም የመጀመሪያውን ቅድስናና ጽድቅ ባጣ ሰብአዊ ባሕሪ አማካይነት ይተላለፋል ማለት ነው። በተለያየ ደረጃ ቢሆን የሰውን ዋጋና ክብር ከሚያረክሱ ግላዊና ማኅበራዊ ክፍፍሎች በስተጀርባ በሰው ውስጣዊ ማንነት ላይ ያረፈ ቁስል አለ። ይህም ከእምነት ብርሃን ስንመለከተው ኃጢአት የምንለው እና ሁላችንም ከመጀመሪያዎቹ ወላጆቻችን በስውር ከምናገኘው ከመጀመሪያው ኃጢአት አንስቶ የራሳችንን ነጻነት ያላግባብ ስንጠቀም እያንዳንዳችን የምንሠራውን ኃጢአት ያካተተ ነው። ከእግዚአብሔር መለየት እስከሆነ ድረስ የኃጢአት ውጤቶች መገለል ናቸው። ይኸውም ሰው ከእግዚአብሔር ብቻ ሳይሆን ከራሱ ከሌሎች ሰዎችና በዙሪያው ካለው ዓለም ይገለላል። ሰው ከእግዚአብሔር ሲለይ በወንድማማቾችም መካከል አሳዛኝ የሆነ ልዩነት ይፈጠራል። ስለ መጀመሪያው ኃጢአት ከቀረበው ማብራሪያ እንደምንረዳው ከእግዚአብሔር ጋር መቆራረጥ ሰውን የሚያስተሳስረው የወዳጅነት ሰንሰለትም ይበጣጠሳል። ስለዚህ በቀጣይ የኦሪት ዘፍጥረት መጽሐፍ ገጾች ውስጥ አዳምና ሔዋን አንዱ በሌላው ላይ እጃቸውን ሲቀስሩ እንደነበር እንመለከታለን። ኦሪት ዘፍጥረት ምዕራፍ 3 ቁጥር 12 ላይ እንደተጠቀሰው በኋላ ደግሞ ወንድም ወንድሙን ሲጠላና በመጨረሻም ሲገለው እናያለን። ኦሪት ዘፍጥረት ምዕራፍ 4 ከቁጥር 2 እስከ 16 ላይ እንደተገለጸው በባቢሎን ግንብ ታሪክ መሠረት የኃጢአት ውጤት የሰው ቤተሰብ መከፋፈል ሆነ። ገና ከመጀመሪያው ኃጢአት የጀመረው ጥፋት አሁን በማኅበራዊ ደረጃ ተባብሶ ታየ። የኃጢአትን ምስጢር ስናሰላስል በምክንያትና በውጤት መካከል ያለው ይህ አሳዛኝ ሁኔታ ማጤናችን አይቀርም። የኃጢአት ምስጢር ባለ ሁለት ገጽታ ቁስል አለው። እርሱም ኃጢአተኛ ሰው በራሱ በኩል የሚከፍተውና ከባልንጀራው ጋር ባለው ግንኙነት የሚገለጸው ቁስል ነው። ስለዚህ ነው ግላዊና ማኅበራዊ ኃጢአት አለ የምንለው። ማንኛውም ኃጢአት በአንድ በኩል ግላዊ፣ በሌላ በኩል ደግሞ ማኅበራዊ ነው። ይህም የሆነው ማኅበራዊ ውጤቶችም ስላሉት ነው። በባሕሪው ኃጢአት ምን ጊዜም ቢሆን የግለሰብ ሥራ ነው። ምክንያቱም ኃጢአት አንድ ግለሰብ በፍቃዱ የሚፈጽመው ተግባር እንጂ በመሠረቱ የቡድን ወይ የማኅበረሰብ ሥራ አይደለም። ማኅበራዊ ኃጢአት በባሕሪው ከማንኛውም ኃጢአት ጋር የተያያዘ መሆኑ ግልጽ ነው። ምክንያቱም የሰው ልጅ አንድነት ምስጢራዊና ረቂቅ ቢሆንም እውነተኛና ተጨባጭም ስለሆነ የግለሰብ ኃጢአት በሆነ መንገድ ሌሎችም ሰዎች ይነካል። ነገር ግን ማኅበራዊ ኃጢአትን አነሰም በዛም ሆነ ተብሎ ማኅበራዊ በደልና ኃላፊነትን ብቻ በመቀበል ግላዊ በደልን ወደ ማቅለል ወይም መሰረዝ የሚያምራውን አስተሳሰብ መቀበል ተገቢ አይደለም። ከማንኛውም ኃጢአት በስተጀርባ ኃጢአት የሚሠራ ግለሰብ ሁልጊዜ አለ። ከዚህ በተጨማሪ አንዳንድ ኃጢአቶች በዓላማቸው በቀጥታ ባልንጀራን የሚጎዱ ናቸው። በተለይ እነዚህ ኃጢአቶች ማኅበራዊ ኃጢአቶች በመባል ይታወቃሉ። ማኅበራዊ ኃጢአት የሚባለው በግለሰቦች መካከል፣ በግለሰብና በማኅበረሰብ መካከል፣ እንዲሁም በማኅበረሰቡና በግለሰቡ መካከል ፍትሐዊ መሆን የሚገባቸውን ግንኙነት የሚያበላሽ ማንኛውም ኃጢአት ነው። እንደዚሁም በማህፀን ውስጥ ያለውን ጽንስ ጨምሮ በህይወት ከመኖር መብት ጀምሮ የተያያዘው ሰብአዊ መብቶችን የሚጻረር የግለሰብን አካላዊ አንድነት የሚጎዳ የሌሎች ሰዎችን ነጻነት በተለይም በእግዚአብሔር የማመንና እርሱንም የማምለክ ክቡር ነጻነት የሚጋፋና የባልንጀራችንን ክብር የሚያዋርድ ኃጢአት ሁሉ ማህበራዊ ኃጢአት ነው። የጋራ ኃጢአት ሁሉ ማህበራዊ ኃጢአት ነው። በመጨረሻም ማህበራዊ ኃጢአት በተለያዩ ማህበረሰቦች መካከል ያሉትን ልዩነቶች ይመለከታል። እነዚህ ግንኙነቶች በዓለም ላይ ፍትህ እንዲነግስ፣ በግለሰቦች በቡድኖችና በህዝቦች መካከል ነጻነትና ሰላም እንዲሰፍን ከሚፈልገው ከእግዚአብሔር እቅድ ጋር አይጣጣሙም። የኃጢአት ውጤቶች የኃጢአትን መዋቅሮች ጠብቀው ይቆያሉ። እነርሱም በግል ኃጢአት ላይ የተመሠረቱ ስለሆኑ ኃጢአትን ከሚሠሩ፣ ከሚያጠናክሩና ለማጥፋት አስቸጋሪ ከሚያደርጉ ግለሰቦች ተጨባጭ ድርጊቶች ጋር የተያያዙ ናቸው። ለዚህም ነው የተጠናከሩ፣ የተስፋፉና የሌሎች ኃጢአቶች መነሻ የሆኑ የሰውን ባህሪ የሚወስኑት። እነዚህ ግለሰቦች ድርጊትና አጭር የሕይወት ዘመን አልፈው የሕዝቦችን የእድገት ሂደት የሚያውኩ እንቅፋቶችና ልምዶች ናቸው። የሕዝቦች የእድገት ሂደት መጓተትም ከዚሁ አንጻር የሚታይ ነው። የእግዚአብሔር ዕቅድና የባልንጀራችን ጥቅም የሚቃረኑ ድርጊቶችና አስተሳሰቦች እንዲሁም ከዚህ ዐይነት ባህሪ የሚመነጩ መዋቅሮች ዛሬ በሁለት ይፈረጃሉ። በአንድ በኩል ለትርፍ መስገብገብ አለ፣ በሌላ በኩል ደግሞ በሌሎች ላይ የራስን ፍላጎት ለመጫን ሲባል የሚመጣ የሥልጣን ጥማት አለ። እነዚህን አስተሳሰቦች ለየብቻቸው ለማስቀመጥ ማንኛውም ዋጋ ክፈሉ የሚባለው አገላለጽም አለ። ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ የፍትህና የሰላም ጳጳሳዊ ጉባኤ የቤተ ክርስቲያን ማኅበራዊ ትምህርት ስብስብ ከሚለው መጽሐፍ ላይ የሰው ልጅ ግለሰባዊ መብቶች በሚል አርዕስት ከቀረበው ክፍል ላይ የኃጢአት አሳዛኝ ሁኔታ ከሚለው ከአንቀጽ 111 እስከ 119 ላይ የተጠቀሰውን ማኅበራዊ አስተምሮ ነበር ያስደመጥናችሁ። አብራችሁን በመሆን ስላዳመጣችሁን እያመሰገንን የዚህን አስተምሮ ቀጣይ ክፍል በሚቀጥለው ሳምንት ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን እንድትከታተሉን አሁንም ከወዲሁ እንጋብዛለን።
0: ክቡራትና ክቡራን አድማጮቻችን፣ ይህ ዝግጅት የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብና መሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አማሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ Vatican News Amharic በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን ያማረኛው የስርጭት ክፍል የሚቀርብላችሁን የረቡዕ የመስከረም 22/2019 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የረቡዕ የመስከረም 22/2019 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሊዮ ወደ ፈረንሳይ የተደረገው ሐዋርያዊ ጉዞ የዳግም መወለድ ምልክት ነበር ማለታቸው መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። ፈረንሳዊው ካህን ብዙዎች በጥልቅ ይፈልጋሉ እኛ ይህንን እምነት ማገልገል አለብን ማለታቸው መገለጹን የሚያመለክት ዜና በክፍሉ ለስርጭታችን ወደ እናንተ አድማጮቻችን እናደርሳለን። የፈረንሳይ የሃይማኖት መሪዎች ለሰላምና ለዘላቂ ውይይት ጥሪ ማቅረባቸው መነገሩን የሚያመለክት ዜና ክፍል 3 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ለታዊ ዘገባዎቻችን ይሆናሉ። የዛሬው ለተረኛ አስተናጋጃችሁ እኔው መብራቱ ለጊዮርጊስ ከባልደረባዬ ዮሐንስ መኮንን ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

ርዕሰ ሊቃነ ጳጳሳት ሊዮ ወደ ፈረንሳይ የተደረገው ሐዋርያዊ ጉዞ የዳግም መወለድ ምልክት ነበር ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ ዘወትር ረቡዕ ዕለት ከቫቲካን ሆነው የጠቅላላ የትምህርተ ክርስቶስ አስተምሮ እንደሚያደርጉ የሚታወቅ ሲሆን በዚህ መሰረት ቅዱስነታቸው በመስከረም 22/2019 ዓ.ም በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለተገኙ ምዕመናን ያደረጉት የጠቅላላ የትምህርተ ክርስቶስ አስተምሮ ትኩረቱን አድርጎ የነበረው ከመስከረም 15 እስከ መስከረም 18/2019 ዓ.ም ድረስ በፈረንሳይ ባደረጉት አምስተኛው ሐዋርያዊ ጉብኝት ላይ ትኩረቱን ያደረገ ሲሆን ወደ ፈረንሳይ የተደረገው ሐዋርያዊ ጉዞ የዳግም መወለድ ምልክት ነበር ማለታቸው ተገልጿል። ክብራንና ክብራት አድማጮቻችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በወቅቱ ያደረጉትን የጠቅላላ የትምህርተ ክርስቶስ አስተምሮ በሚገባ ለመከታተል ያስችላችሁ ዘንድ በቅድሚያ በእለቱ የተነበበውን የመጽሐፍ ቅዱስ ቃል እናስደምጣችኋለን። ተከታተሉን።

ምስጋናና ጸሎት ስለናንተ በመንጸልይበት ጊዜ የጌታችንን የኢየሱስ ክርስቶስን አባት እግዚአብሔርን ሁሉ ጊዜ እናመሰግናለን። ምክንያቱም በክርስቶስ ኢየሱስ ስላላችሁ እምነትና ለቅዱሳን ሁሉ ስላላችሁ ፍቅር ሰምተናል። ይህ የሆነው በሰማይ ተዘጋጅቶ ከተቀመጠላችሁ ተስፋ የተነሳ ነው። ስለዚህ ተስፋ በወንጌል የእውነት ቃል አስቀድማችሁ ሰማችሁ፣ ይህም ወደ እናንተ ደርሷል። ይህም ወንጌል ከሰማችሁበትና የእግዚአብሔርን ጸጋ በእውነት ከተረዳችሁበት ቀን ጀምሮ በዓለም ዙሪያ እየሰራ እንዳለ ሁሉ በእናንተም ዘንድ ፍሬ እንዲያፈራ እያደረገ ነው። ወደ ቆላስያስ ሰዎች ምዕራፍ 1 ከቁጥር 3 እስከ 6 ላይ እንደተጻፈው

ክቡራንና ክቡራት የዝግጅቶቻችን ተከታታዮች ርዕሰ ሊቃነ ጳጳሳት ሊዮ በወቅቱ ያደረጉትን የጠቅላላ የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን እንደሚከተለው አሰናድተነዋል። ተከታተሉን።

0: Cari fratelli e sorelle, buongiorno e benvenuti. Oggi desidero parlarvi del viaggio apostolico in Francia che ho compiuto nei giorni scorsi.
1: የተወደዳችሁ ወንድሞቼና እህቶቼ እንደምን አረፈዳችሁ? ዛሬ በቅርቡ ወደ ፈረንሳይ ስላደረኩት ታዋሪው ጉዞ ላካፍላችሁ ወዳለሁ። ይህ ጉዞ ለኔም ሆነ በዚያች ሀገር ለሚኖሩት የእግዚአብሔር ሕዝብ ታላቅ ስጦታ ነበር። ለዚህም ጌታን አመሰግናለሁ። እንደ ክርስቶስ ሐዋርያና የሰላም መልእክተኛነቴ አቀባበል ላደረጉልኝ ሁሉ የመንግስት ባለስልጣናትና የቤተ ክርስቲያን አገልጋዮች እንዲሁም ርዕሰ ሊቃነ ጳጳሳቱን ለመገናኘት ወይም በመንገድ ላይ ሰላምታ ለማቅረብ ለተሰበሰቡት በርካታ ሰዎች አንድ ጊዜ እንደገና ምስጋናዬን ማቅረብ እወዳለሁ። ለሁላችሁም ምስጋናዬ ይድረሳችሁ። በፓሪስ በሚገኘው የኖተር ዳም ካቴድራል ላይ ያተኮረውና አሁንም ትዝታው በግልጽ የሚታየውን ይህንን የረኝነት ጉብኝት በተመለከተ ሐሳቦችንና ስሜቶችን ላካፍላችሁ ወዳለሁ። በጉብኝቱ የመጀመሪያ ቀን ከሰዓት በኋላ በዚያ ቦታ ለቅድስት ድንግል ማርያም የሚቀርበውን የምሽት ጸሎት አደረገን። ይህ ክብር የተሞላበትና በተመሳሳይ ጊዜ ደስታ የሰፈነበት የአምልኮ ሥርዓት ነበር። በውስጡም ሙዚቃ፣ ዝማሬና የቤተ መቅደሱ ውበት በጸሎት ለተሰበሰቡ ሰዎች ልብ ጥልቅ ስሜት ፈጥሯል። በደረሰበት አደጋ ምክንያት ከፍተኛ ጉዳት የደረሰበት ኖተርዳም ይህንን አጠቃላይ ሐዋርያዊ ጉዞ በመሳለያዊ ሁኔታ ለማብራራት ያስችለናል። እንዲሁም ጉዞን በአንድ ቃል ላጠቃለለው የሚችለውን እይታ ይሰጠናል። ይኸውም ዳግም መወለድ የሚለው ነው። ከሰባት ዓመታት በፊት በአሰቃቂ ሰዓት ከፍተኛ የተጎዳ የሚመስለው የፓሪሱ ካቴድራል አሁን እንደገና ተገንብቶ ከመቼውም ጊዜ በበለጠ ውብ ሆኗል። ያደጋ በሁሉም ደረጃ አወንታዊ ምላሽ አስገኝቷል። አንዳንዶቹ የሚታዩና ተግባራዊ ሲሆኑ፣ ሌሎቹ ደግሞ የተሰወሩና መንፈሳዊ ተፈጥሮ ያላቸው ነበሩ። የካቴድራሉ እድሳት በቤተ ክርስቲያን፣ በመንግስት፣ በህዝባዊ ተቋማትና በሲቪል ማህበረሰብ መካከል ሊኖር ስለሚችለው ትብብር ትልቅ ፈተናና ማሳያ ነበር። ይህ አካሄድ ለጋሾችን ልግስና እንዲሁም የባለሙያዎችንና የሰለጠኑ ሰራተኞችን ዕውቀትና ክህሎቶች በተሻለ መንገድ ለመጠቀም አስችሏል። ለጋራ ጥቅም የሚደረግ የተቀናጀ ጥረት ለተቋማት፣ ለፖለቲካዊና ማህበራዊ ኃይሎች እንዲሁም ለሲቪልና ኢኮኖሚያዊ ኃላፊነት ላለባቸው አካላት ሁሉ መደበኛ አሰራር ሊሆን ይገባል። ለፈረንሳይ ባለስልጣናት እንዲሁም ዋና መስሪያ ቤቱ ፓሪስ ውስጥ ለሚገኘው የተባበሩት መንግስታት የትምህርት፣ የሳይንስና የባህል ድርጅት በእንግሊዘኛው ምጻረ ቃል ዩኔስኮ አባላት ለማስተላለፍ የፈለግኩት መልእክት ይህ ነበር። በዚህም እንዲህ አይነት ትብብር ሊመሰረትበት የሚገባውን መሰረታዊ መርህ አጉልቼ አሳይቻለሁ። እርሱም የሰው ልጅ ክብር ነው። ከሁሉም በላይ ግን ኖተርዳም ከህያዋን ድንጋዮች ማለትም ከቅዱሱ የእግዚአብሔር ሕዝብ የተገነባች ቤተ ክርስቲያን ምሳሌ ናት። ካቴድራሉ ውስጥ የተከናወነውን የምሽት ጸሎትና በዚያው ምሽት በፓሪሱ ግዙፍ የስታድ ዲ ፍራንስ ስታዲየም የተካሄደውን የወጣቶች የምሽት ጸሎትና ስብሰባ ማወዳደር አስደሳች ነው። እነዚህ ሁለት ፍጹም የተለያዩ ቦታዎች ቢሆኑም እርስ በርስ የሚደጋገፉና በመንፈሳዊ አንድነት የተሳሰሩ ክንውኖች ነበሩ። ምን አገናኛቸው? ቤተ ክርስቲያን እርሷም ከድንጋይ ወይም ከሲሚንቶ የተገነባች ሳትሆን ኢየሱስ ክርስቶስ ስለወደዱትና እርሱም ስለወደዳቸው በእርሱ በሚያምኑ ሰዎች የተዋቀረች ናት። በኖተርዳም ካህናት፣ ዲያቆናት፣ ለጌታ አገልግሎት የተለያዩ ሰዎችና የሐዋርያዊ አገልግሎት ሰጪ የነበሩ፣ በስታዲየሙ ደግሞ አዲሱ የፈረንሳይ ትውልድ ነበር። አዲስ የምለው በእድሜ ብቻ ሳይሆን በመንፈስ በልብ ነጻነትና በእምነትም ጭምር ነው። እየዘመሩና ድምጻቸውን ከፍ አድርጎ እየጮሁ በተመሳሳይ ጊዜ ደግሞ ዝም ብለው የሚያዳምጡ ወጣቶች፣ እውነትንና ፍቅርን የሚናፍቁ ልቦችን የሚያሳዩ በትኩረት የተሞሉና ስሜት የሚነበብባቸው ፊቶች፣ ለእነርሱም በደስታ እንዲያልኳቸው እናንተ የፈረንሳይ ቅዱሳን ናችሁ። ያ ምሽት ስብሰባ ታላቅ የተስፋ ምልክት ነበር። እግዚአብሔር በሚወደውና በሚያደንቀው ያንን ትንሽነት ወይም ትህትና በሚያንጸባርቅ መልኩ በተለያዩ ምክንያቶች እርዳታን ለሚያስፈልጋቸው ሰዎች መጠለያ በሆነችው ሜዛን ባኪታ በተደረገው ስብሰባ ላይም በተመሳሳይ ሁኔታ ታይቷል። ይህ ስፍራ ሰዎች በየቀኑ በፍቅር መንፈስ የሰውን ልጅ ክብር ለማስጠበቅና ለማገልገል ራሳቸውን የሚያቀርቡበት ከወንጌል ፍሬዎች መካከል አንዱ የሆነ ቦታ ነው። ይሁን እንጂ በፈረንሳይ ቤተክርስቲያኖስ ለተወሰኑ ዓመታት የታየና እየጎለበተ የመጣ የአዲስ ህይወት ወይም የእድሳት ምልክት አለ። ይህም ጥምቀትን የሚሹ ወጣቶችና አዋቂዎች ቁጥር በከፍተኛ ሁኔታ መጨመሩ ነው። ከእግዚአብሔር ለተገኘው በዚህ አስደናቂ ስጦታ ምላሽ ለመስጠት በአሁኑ ወቅት በፓሪስ የአውራጃ ሲኖዶስ ጉባኤ እየተካሄደ ይገኛል። እኔም በዚህ ጉባኤ ላይ ንግግር በማድረግ ጥምቀትን በመጠባበቅ ላይ ያሉትን እና አዲስ የተጠመቁትን እንዲሁም እነሱ አባል የሆኑባቸውን ማህበረሰቦች በጉዞአቸው ላይ አበረታታቸዋለሁ። በዋናዋ ከተማ ያደረኩት ጉብኝት ከፍተኛውና ዋናው ክስተት በፓላስ ዴ ላ ኮንኮርድ የተከበረው ቅዱስ ቁርባን ወይም የቅዳሴ ስነ ስርዓት ነበር። በዚያም የአዲስ ህይወት መወለድ ምልክት በሚያስደንቅ ሁኔታ ታይቷል። በሰፊው አደባባይ ላይ ካህናትን፣ የመዘምራን ቡድንንና እጅግ ብዙ ህዝብን ያሰባሰበው የጸሎት ጉባኤ ከሻን ኤሌስ ጎዳና አንስቶ እስከ አርክ ደ ትሪዩምፍ እና ከዚያም ባሻገር ተሰራፍቶ ነበር። የቅዱስ ቁርባን አቀባበል በሚደረግበት ወቅት በሁሉም ቦታ ለተሰበሰበው ህዝብ ቅዱስ ቁርባን በመከፋፈሉ ሁሉም ሰው ሊቀበለው ችሏል። ይህ እውነተኛ መልሶ ግንባታ ነው። ማለትም በመቤታችን ቅድስት ድንግል ማርያም አማላጅነት አማካኝነት እግዚአብሔር ብቻ ሊያመጣው የሚችለው የቤተ ክርስቲያን እድሳት ነው። ስለዚህ ከፓሪስ ጉብኝት በኋላ በክርስቶስ መከራና ሞት ሰዓት የእምነትና የተስፋን ብርሃን ጥበቃ ላቆየችው የቤተ ክርስቲያን እናት ለሆነችው ለማርያም ክብር ለመስጠት ወደ ሎርድ መንፈሳዊ ንግደት ማድረጌ ተፈጥሯዊና ተገቢ ነበር። በሎርድ ጌታ በመቤታችን ቅድስት ድንግል ማርያም የእናትነት እንክብካቤ አማካኝነት ለሁሉም ሰው ለመንፈሳዊ ንግደት ለመጡትና በተለይም በአካልና በመንፈስ ለታመሙት የተስፋ መልእክት ያስተላልፋል። ይህ መልእክት በግልጽ ላረጋግጠው የምፈልገው ጉዳይ ነው። እያንዳንዱ የሰው ልጅ ሕይወት በማንኛውም ሁኔታ ውስጥ ቢሆን ወይም እጅግ ከፍተኛ የሆነ ድክመትና ተጋላጭነት ቢኖርበትም እንኳን የማይደፈር ክብር አለው። እንዲሁም በሰው ልጅ ርህራሄና በሳይንስ በሚቀርቡ ዘዴዎች ታግዞ እንክብካቤ ሊደረግለት፣ አብሮነት ሊታይለትና ከስቃይ እፎይታ ሊያገኝ ይገባዋል። በዚህ ምክንያት ሎርድ ለመላው ዓለም የፍቅር ስልጣኔ መገለጫ የሆነ የተቀደሰ ስፍራ ትወክላለች። በዚህ አውድ ውስጥ በደል የደረሰባቸውን አንዳንድ ሰዎች አገኘው። እንዲሁም በሕይወታቸው ላይ የደረሰውን ሕመም በመገንዘብና በደልን ለመከላከል በመስራት ፈውስን በሚፈልጉበት ወቅት እነሱን ለማዳመጥና አብሮአቸው ለመጓዝ ያለኝንና የመላው ቤተ ክርስቲያንን ፍላጎት ለሌሎች ተጎጂዎች እንድገልጽላቸው ጠየቅኳቸው። የዚህ ሐዋርያዊ ጉብኝት ሦስተኛውና የመጨረሻው ምዕራፍ የተከናወነው በፈረንሳይና በአውሮፓ ውስጥ በሁለተኛው የዓለም ጦርነት ክፉኛ በተጎዳው የሜቴይዝ ከተማ ነበር። የአውሮፓን አንድነት ሂደት ካነሳሱት ዋና ዋና ሰዎች አንዱ የሆነው ሮበርት ሹማን ሥራውን ያከናወነው በዚያ ነበር። ዘመናዊቷ አውሮፓ የተፈጠረችው ከጦርነት ውድመት በኋላ ለሰላም በሚደረግ ጥረት እንደ አንድ ፕሮጀክት ነበር። በፓሪስ በሚገኘው የኖትርዳም ካቴድራል ላይ በእሳት አደጋ የደረሰው ነገር በሁለተኛው የዓለም ጦርነት ወቅት በአውሮፓ ላይ ከደረሰው ነገር ጋር ሊመሳሰል ይችላል ማለትም እንችላለን። አውሮፓም በዲሞክራሲ በአብሮነትና በሕዝቦች መካከል ባለው የወንድማማችነት መርሆች ላይ ተመስርታ እንደገና ተወለደች። እነዚህ መርሆችም ከክርስትና ስሮቿ ጋር ከፍተኛ ቁርኝት አላቸው። ዛሬም ቢሆን ሃይማኖቶች እርስ በርስ በሚያደርጉት ውይይት ወሳኝ ሚና በሚጫወቱበትና ዓለም እጅግ በተሳሰረበት በዚህ ዘመን የአውሮፓ ፕሮጀክት ሊታደስ የሚችለው በእነዚህ መሠረቶችና በዚህ

ክቡራንና ክብራት አድማጮቻችን ይህ ቀደም ሲል አስደመጥናችሁ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ያደረጉትን የተክላላ የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን ነበር ያስደመጥናችሁ። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን። አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የመስከረም 22/2019 ዓመተ ምህረት ዕለታዊ ስርጭታችንን ነው። ፈረንሳዊው ካህን ብዙዎች በጥልቀት ይፈልጋሉ እኛም ይህንን እምነት ማገልገል አለብን ማለታቸው ተገለጸ። በፈረንሳይ ዓለማዊ ማህበረሰብ መኖሩና በቤተ ክርስቲያን ውስጥ የአማኞች ቁጥር መቀነሱ እውነት ቢሆንም በሜቲስ ከተማ በሚገኘው የኖትርዳም የፍልሰታ ማርያም ቁምስና ባለፈው እሁድ መስከረም 17/2019 ዓ.ም ተመረተ ምሽት ላይ በተደረገው መስማዕት ቅዳሴ በወጣቶች በተሞላና መቀመጫዎቻቸው ሁሉ በተያዙበት ሁኔታ መከናወኑ ወጣቶች ለህይወት ትርጉም ያላቸውን ጥልቅ ፍላጎት የሚያሳይ ምሳሌ መሆኑን አባ ኢማኑኤል ሄከር ገልጸዋል። በፈረንሳይ የሚገኙ ወጣቶች ከራሳቸው የሚበልጥ ነገር ይፈልጋሉ። ብዙዎችም ለዚህ ጥማታቸው መልስ የሚያገኙት እግዚአብሔርና ክርስቶስን በመፈለግ ሂደቱስ መሆኑን አባ ኢማኑኤል ሄከር ጠቁመዋል። እኚህ ፈረንሳዊ ካህን ለክህነት የሚዘጋጁ የዘራ ክህነት ተማሪዎችን የማሰልጠን ኃላፊነት አለባቸው። ርዕሰ ሊቃነ ጳጳሳት ሊዮ ወደ ምስራቃዊቷ የፈረንሳይ ከተማ ከመምጣታቸው በፊት በተደረገው ቅዳሴ ማብቂያ ላይ በፈረንሳይ ወጣቶች ዘንድ ስለሚታየው የመንፈሳዊ ሕይወት ፍለጋ እንዲሁም ክርስቶስን የመፈለግና የእምነት ደስታን የማግኘት ፍላጎታቸውን በተመለከተ አባ ማኑኤል ሄከር ከቫቲካን ኒውስ ጋር ቃለ ምልልስ አድርገዋል። ጥያቄ፣ በዚህ ቁምስና ውስጥ ስለሚታየው ጠንካራ የእምነት ቁርጠኝነት ምን ሊነግሩን ይችላሉ? ይህ ቁምስና ተማሪዎችንና ወጣት ባለሙያዎችን ስለሚያገለግል በወጣቶች ዘንድ በጣም ተወዳጅ ነው። በጣም ወጣትና ንቁ የሆነ ቁምስና ሲሆን ብዙ ወጣቶች በእግዚአብሔር ፍቅርና ክርስቶስን በመፈለግ ሂደት ውስጥ በጥልቀት የተመሰረቱ ናቸው። ይህ በአሁኑ ወቅት በፈረንሳይ እየተካሄደ ላለው እንቅስቃሴ ውብ ምሳሌ ነው። እዚህ የተሰበሰቡትን ንቁና ሕያው የሆኑ ወጣቶች ብቻን ተመልከቱ። ለዚህ ሥራ እግዚአብሔርን እናመሰግናለን፣ ምክንያቱም ይህ የእርሱ ሥራ የመንፈስ ቅዱስ ሥራ ነው። ይህ የእኛ ሥራ አይደለም፣ የእግዚአብሔር ሥራ ነው። እኛ በጌታ የወይን ቦታ ውስጥ የምንሠራ ሠራተኞች ነን። እነዚህን ወጣቶች ለማገልገል ከጌታ ጋር አብረን ለመሥራት እንጥራለን። እንደ ካህን በእምነት የሚገኘውን ደስታ አገልጋይ በመሆኔ ደስተኛ ነኝ ማለት እወዳለሁ። በእምነት የሚገኝ ደስታ የሚለው አገላለጽ ከቅዱስ ጳውሎስ የተወሰደ ነው። የእነዚህን ወጣቶች የእምነት ደስታ ለማገልገል በመቻሌ በእውነት ደስተኛ ነኝ። ጥያቄ፣ በወጣቶች ዘንድ የማመንና የመጠመቅ ፍላጎት እንዳለ ይመለከታል። ይህንን ጉጉት በቅርብ ዓመታት ውስጥ በወጣቶች ዘንድ በሚታየው ምስጢረ ጥምቀት የሚቀበሉ ሰዎች ቁጥር መጨመር ላይም ያስተውላሉ ወይ? እየሆነ ያለውን ነገር እንዴት ይገልጹታል? መልስ፣ በወጣቶች ዘንድ እጅግ ጥልቅ የሆነ ፍለጋ አለ እላለሁ። በፈረንሳይ ያለው ሁኔታ እጅግ ጥልቅ የሆነ ፍለጋ የሚታይበት ነው። ወጣቶች ከፍ ያለ ታላቅ የሆነ ነገር ይፈልጋሉ። ይህንን ምሳሌ እጠቀማለሁ፣ ወደ ላይ ወደ ላይ፣ ሁልጊዜ ወደ ላይ። ባለፈው ዓመት በሰፊው የታወቀውን ቅዱስ ፒየር ጆርጆ ፍራዛቲ ሕይወትና በአርአያነት መሠረት ያደረገ የሳምንት የመጨረሻ ፕሮግራም ከተማሪዎች ጋር አዘጋጅተን ነበር። በአሁኑ ወቅት በእነዚህ ወጣቶች ዘንድ ቀስ በቀስ ወደ ጥልቅ ቁርጠኝነት የሚጠይቅ እምነት፣ እጅግ ከፍተኛ ቁርጠኝነትን የሚጠይቅ እምነት ጉዞ ለመጀመር ፍላጎት እንዳለ መናገር እችላለሁ። ይህ ዝቅተኛ ወይም ላዩን ብቻ የሚታይ እምነት ሳይሆን ከፍ ያለና ከፍተኛ ቁርጠኝነት የሚጠይቅ እምነት ነው። ይህንን እምነት ማገልገልና ይህንን ከፍተኛ ቁርጠኝነት የሚጠይቅ እምነት በተግባር የሚገለጸው በበጎ አድራጎት፣ በፍቅርና በምሕረት እንደሆነ ወጣቶች እንዲረዱ መርዳት አለብን። አንዳንድ ጊዜ ወጣቶች ትንሽ ጠንከር ያለ አመለካከት ሊኖራቸው ይችላል። እኛም እውነት በተግባር መገለጥና መታወጅ ያለበት በጎ አድራጎትና በምሕረት አማካኝነት እንደሆነ ለማስተማር እንሞክራለን። እውነትን በፍቅር መናገር የሚለው ከቅዱስ ጳውሎስ የተወሰደ ሌላ አገላለጽ ነው። ይህንን ለወጣቶች ማስተማርም

0: እወዳለሁ። ጥያቄ ማከል የሚፈልጉት ሌላ ነገር አለ? መልስ ሶስት ዋና ዋና ነገሮች አሉ እላለሁ። አንደኛው ወጣቶች ክርስቶስን መከተል ወደ ጥምቀት ለመድረስ ያላቸውን ፍላጎት በይፋ ይገልጻሉ። ሁለተኛ ቤተ ክርስቲያን እነዚህን ወጣቶች ትቀበላለች። ቤተ ክርስቲያን የምትቀበልበት አንዱ የመጀመሪያ መንገድ ለእነሱ መጸለይ ነው። እናም ሶስተኛ ቤተ ክርስቲያን በጸሎቱ አማካይነት ወጣቶቹ ክርስቶስን በመከተል እስከ ጥምቀት ድረስ ያለውን ጉዞ እንዲቀጥሉ የእግዚአብሔርን ጸጋ እንዲወርድላቸው ትለምናለች። ይህ የእግዚአብሔር ጸጋ ኃይል ነው ማለት ነው እንችላለን። የእግዚአብሔር እርዳታና ድጋፍ ነው ሲሉ አባ ኢማኑኤል ቃለ መጠይቃቸውን አጠናቀዋል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የመስከረም 22/2019 ዓ.ም ዕለታዊ ስርጭታችንን ነው። የፈረንሳይ የሃይማኖት መሪዎች ለሰላምና ለዘላቂ ውይይት ጥሪ ማቅረባቸው ተነገረ። ለዚህ ዜና ዝርዝር ባልደረባችን ዮሐንስ መኮንን።
1: የፈረንሳይ የሃይማኖት መሪዎች ለሰላምና ለዘላቂ ውይይት ጥሪ ማቅረባቸው ተነገረ። ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጋር በፈረንሳይ ሜትስ ከተማ የተገናኙት የሃይማኖት መሪዎች የልዩ ልዩ ሃይማኖቶች ተወካዮች ዘላቂ ውይይትና በዓለም ላይ ሰላም እንዲሰፍን ጥሪያቸውን አቅርበዋል። በፈረንሳይ የሚገኙ የሃይማኖት መሪዎች መላውን የሰውን ልጅ ቤተሰብ አንድ ላይ ለማገልገል ያላቸውን ቁርጠኝነት በማረጋገጥ በርዕሰ ሊቃነ ጳጳሳት ሊዮ 14ኛ ፊት ለውይይት፣ ለወንድማማችነት፣ ለእርቅና ለሰላም ጥረት እንዲደረግ ጥሪ አቅርበዋል። በፈረንሳይ ሜትስ ከተማ የቀረበው ጥሪ ከአርባ ዓመታት በፊት በአሲሲ ከተማ የቀረበውን ጥሪ መለስ ብሎ በማጤን የሰው ልጅ በጦርነት፣ በኑሮ አለመመጣጠን፣ በሥነ ምህዳር ባለመረጋጋትና በቴክኖሎጂ ለውጦች መካከል አዲስ የለውጥ ምዕራፍ እንደሚገጥመው አስጠንቅቋል። መሪዎቹ እንደሚሉት እነዚህ ውጣ ውረዶች የሃይማኖት ማኅበረሰቦች የሰውን ክብር በመጠበቅና ሌሎችን በመንከባከብ አብረው እንዲሰሩ ጥሪያቸውን አቅርበዋል። ሰላም ከጦርነት አለመኖር የበለጠ ትርጉም እንዳለው አጽንኦት የሰጠው ጥሪው ፍትሕን፣ ሰብአዊ ክብርን፣ በሕዝቦችና በትውልዶች መካከል አንድነትንና ለጋራ መኖሪያ ምድራችን የጋራ እንክብካቤን እንደሚጠይቅ ተገልጿል። መድሎንና የጥላቻ ንግግርን ያወገዙት መሪዎቹ ፈረንሳይ ውስጥ ሰዎችን በእምነታቸው ምክንያትና በአምልኮ ቦታዎች ላይ በሚሰነዘሩ ጥቃቶች የተሰማቸውን ቁጣ ገልጸው በተጨማሪም የአምባገነናዊነት መርዝን በመቃወም እና በሎሬን ላይ የደረሰውን ስቃይ አስታውሰዋል። የእግዚአብሔር ስምም ሆነ ማንኛውም ሃይማኖታዊ እውነት ወይም መንፈሳዊ ባህል አመፅንና ጥላቻን ለማጽደቅ ሊጠሩ እንደማይችሉ አብረን እናረጋግጣለን ብለው የጋራ ውይይት፣ ጸሎት፣ አስተንትኖና መንፈሳዊ ልምምድ የሰላም መንገዶችን ሊከፍት እንደሚችል ገልጸው ለሰላም መስራት የሚጀምረው በእያንዳንዱ ሰው ውስጥ ሲሆን በሌሎች ውስጥ ፍርሃትን የሚፈጥር ማንኛውንም ነገር በመገንዘብና በማስወገድ ነው ሲሉ አስረድተዋል። በአመፅና አለመግባባት ምክንያት የወጡ ቁስሎችን የተገነዘቡት የሃይማኖት መሪዎች በቀልንና ውርደትን በመቃወም ራሳቸውን የእርቅ ወኪሎች ለማድረግ እንደሚጥሩ ተናግረው ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሃይማኖቶች ትጥቅን ወደሚያስፈታ ሰላም የሚወስዱ ልዩ መንገዶች ናቸው ማለታቸውን አስታውሰዋል። የሰላም ባህልን መገንባት ቤተሰቦችን፣ ትምህርት ቤቶችን፣ የስፖርትን፣ የመዝናኛ ድርጅቶችንና የሃይማኖት ማኅበረሰቦችን የሚያካትት የግል ድፍረትና የጋራ ቁርጠኝነት እንደሚጠይቅ አጥብቀው ተናግረዋል። የሃይማኖት መሪዎች ጥሪ በሦስት ቃል ኪዳኖች ላይ በማትኮር እነርሱም ዘላቂና ጠንካራ ውይይትን መከታተል፣ በወጣት ትውልዶች መካከል አንዱን ስለ ሌላው ወግ ማስተማር፣ ፍትሕንና ሰላምን በማስፈን በችግር ጊዜም ቢሆን አንድ ላይ መቆም መሆናቸውን ገልጸዋል። መሪዎቹ ሰላም የሚገነባው በየቀኑ በሚደረግ መከባበርና ወዳጅነት እንደሆነ በመግለጽ ስብሰባው የሰዎችን ሕሊና እንደሚያነቃና ዘላቂ ውጤት እንደሚያስገኝ ያላቸውን ተስፋ ገልጸው እንዲሁም ሌሎች ሰዎችን ያላሳተፈ ዘላቂ ሰላም መገንባት አይቻልም የሚለውን እውነት ለሁሉም በማስታወስ የሜትስ ጥሪ የተስፋ ጠቋሚ እንዲሆን ጠይቀዋል።

0: አድማጮቻችን የዛሬው የረቡዕ የመስከረም 2019 ዓ.ም ዕለታዊ ስርጭታችን እዚህ ላበቃ።
1: ጥያቄ ወይም ሂስካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን Vatican News Amharic በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶ ቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የመስከረም 22/2019 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የረቡዕ የመስከረም 22/2019 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሊዮ ወደ ፈረንሳይ የተደረገው ሐዋርያዊ ጉዞ የዳግም መወለድ ምልክት ነበር ማለታቸው መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። ፈረንሳዊው ካህን ብዙዎች በጥልቅ ይፈልጋሉ እኛ ይህንን እምነት ማገልገል አለብን ማለታቸው መገለጹን የሚያመለክት ዜና በክፍሉ ለስርጭታችን ወደ እናንተ አድማጮቻችን እናደርሳለን። የፈረንሳይ የሃይማኖት መሪዎች ለሰላምና ለዘላቂ ውይይት ጥሪ ማቅረባቸው መነገሩን የሚያመለክት ዜና ክፍል 3 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ለታዊ ዘገባዎቻችን ይሆናሉ። የዛሬው ለተረኛ አስተናጋጃችሁ እኔው መብራቱ ለጊዮርጊስ ከባልደረባዬ ዮሐንስ መኮንን ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

ርዕሰ ሊቃነ ጳጳሳት ሊዮ ወደ ፈረንሳይ የተደረገው ሐዋርያዊ ጉዞ የዳግም መወለድ ምልክት ነበር ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ ዘወትር ረቡዕ ዕለት ከቫቲካን ሆነው የጠቅላላ የትምህርተ ክርስቶስ አስተምሮ እንደሚያደርጉ የሚታወቅ ሲሆን በዚህ መሰረት ቅዱስነታቸው በመስከረም 22/2019 ዓ.ም በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለተገኙ ምዕመናን ያደረጉት የጠቅላላ የትምህርተ ክርስቶስ አስተምሮ ትኩረቱን አድርጎ የነበረው ከመስከረም 15 እስከ መስከረም 18/2019 ዓ.ም ድረስ በፈረንሳይ ባደረጉት አምስተኛው ሐዋርያዊ ጉብኝት ላይ ትኩረቱን ያደረገ ሲሆን ወደ ፈረንሳይ የተደረገው ሐዋርያዊ ጉዞ የዳግም መወለድ ምልክት ነበር ማለታቸው ተገልጿል። ክቡራንና ክቡራት አድማጮቻችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በወቅቱ ያደረጉትን የጠቅላላ የትምህርተ ክርስቶስ አስተምሮ በሚገባ ለመከታተል ያስችላችሁ ዘንድ በቅድሚያ በእለቱ የተነበበውን የመጽሐፍ ቅዱስ ቃል እናስደምጣችኋለን። ተከታተሉን።

ምስጋናና ጸሎት። ስለ እናንተ በምንጸልይበት ጊዜ የጌታችንን የኢየሱስ ክርስቶስን አባት እግዚአብሔርን ሁል ጊዜ እናመሰግናለን። ምክንያቱም በክርስቶስ ኢየሱስ ስላላችሁ እምነትና ለቅዱሳን ሁሉ ስላላችሁ ፍቅር ሰምተናል። ይህ የሆነው በሰማይ ተዘጋጅቶ ከተቀመጠላችሁ ተስፋ የተነሳ ነው። ስለዚህ ተስፋ በወንጌል የእውነት ቃል አስቀድማችሁ ሰማችሁ፣ ይህም ወደ እናንተ ደርሷል። ይህም ወንጌል ከሰማችሁበትና የእግዚአብሔርን ጸጋ በእውነት ከተረዳችሁበት ቀን ጀምሮ በዓለም ዙሪያ እየሠራ እንዳለ ሁሉ በእናንተም ዘንድ ፍሬ እንዲያፈራ እያደረገ ነው። ወደ ቆላስያስ ሰዎች ምዕራፍ 1 ከቁጥር 3 እስከ 6 ላይ እንደተጻፈው

ክቡራንና ክቡራት የዝግጅቶቻችን ተከታታዮች፣ ርዕሰ ሊቃነ ጳጳሳት ሊዮ በወቅቱ ያደረጉትን የጠቅላላ የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን እንደሚከተለው አሰናድተነዋል። ተከታተሉን።

0: Cari fratelli e sorelle, buongiorno e benvenuti. Oggi desidero parlarvi del viaggio apostolico in Francia che ho compiuto nei giorni scorsi.
1: የተወደዳችሁ ወንድሞቼና እህቶቼ እንደምን አረፈዳችሁ? ዛሬ በቅርቡ ወደ ፈረንሳይ ስላደረኩት አዋሪያዊ ጉዞ ላካፍላችሁ ወዳለሁ። ይህ ጉዞ ለኔም ሆነ በዚያች ሀገር ለሚኖሩት የእግዚአብሔር ሕዝብ ታላቅ ስጦታ ነበር። ለዚህም ጌታን አመሰግናለሁ። እንደ ክርስቶስ አዋሪያና የሰላም መልእክተኛነቴ አቀባበል ላደረጉልኝ ሁሉ የመንግስት ባለስልጣናትና የቤተ ክርስቲያን አገልጋዮች እንዲሁም ርዕሰ ሊቃነ ጳጳሳቱን ለመገናኘት ወይም በመንገድ ላይ ሰላምታ ለማቅረብ ለተሰበሰቡት በርካታ ሰዎች አንድ ጊዜ እንደገና ምስጋናዬን ማቅረብ እወዳለሁ። ለሁላችሁም ምስጋናዬ ይድረሳችሁ። በፓሪስ በሚገኘው የኖተር ዳም ካቴድራል ላይ ያተኮረውና አሁንም ትዝታው በግልጽ የሚታየውን ይህንን የረኝነት ጉብኝት በተመለከተ ሐሳቦችንና ስሜቶችን ላካፍላችሁ ወዳለሁ። በጉብኝቱ የመጀመሪያ ቀን ከሰዓት በኋላ በዚያ ቦታ ለቅድስት ድንግል ማርያም የሚቀርበውን የምሽት ጸሎት አደረገን። ይህ ክብር የተሞላበትና በተመሳሳይ ጊዜ ደስታ የሰፈነበት የአምልኮ ሥርዓት ነበር። በውስጡም ሙዚቃ፣ ዝማሬና የቤተ መቅደሱ ውበት በጸሎት ለተሰበሰቡ ሰዎች ልብ ጥልቅ ስሜት ፈጥሯል። በደረሰበት አደጋ ምክንያት ከፍተኛ ጉዳት የደረሰበት ኖተርዳም ይህንን አጠቃላይ ሐዋርያዊ ጉዞ በመሳለያዊ ሁኔታ ለማብራራት ያስችለናል። እንዲሁም ጉዞን በአንድ ቃል ላጠቃለለው የሚችለውን እይታ ይሰጠናል። ይኸውም ዳግም መወለድ የሚለው ነው። ከሰባት ዓመታት በፊት በአሰቃቂ ሰዓት ከፍተኛ የተጎዳ የሚመስለው የፓሪሱ ካቴድራል አሁን እንደገና ተገንብቶ ከመቼውም ጊዜ በበለጠ ውብ ሆኗል። ያደጋ በሁሉም ደረጃ አወንታዊ ምላሽ አስገኝቷል። አንዳንዶቹ የሚታዩና ተግባራዊ ሲሆኑ፣ ሌሎቹ ደግሞ የተሰወሩና መንፈሳዊ ተፈጥሮ ያላቸው ነበሩ። የካቴድራሉ እድሳት በቤተ ክርስቲያን፣ በመንግስት፣ በህዝባዊ ተቋማትና በሲቪል ማህበረሰብ መካከል ሊኖር ስለሚችለው ትብብር ትልቅ ፈተናና ማሳያ ነበር። ይህ አካሄድ ለጋሾችን ልግስና እንዲሁም የባለሙያዎችንና የሰለጠኑ ሰራተኞችን ዕውቀትና ክህሎቶች በተሻለ መንገድ ለመጠቀም አስችሏል። ለጋራ ጥቅም የሚደረግ የተቀናጀ ጥረት ለተቋማት፣ ለፖለቲካዊና ማህበራዊ ኃይሎች እንዲሁም ለሲቪልና ኢኮኖሚያዊ ኃላፊነት ላለባቸው አካላት ሁሉ መደበኛ አሰራር ሊሆን ይገባል። ለፈረንሳይ ባለስልጣናት እንዲሁም ዋና መስሪያ ቤቱ ፓሪስ ውስጥ ለሚገኘው የተባበሩት መንግስታት የትምህርት፣ የሳይንስና የባህል ድርጅት በእንግሊዘኛው ምጻረ ቃል ዩኔስኮ አባላት ለማስተላለፍ የፈለግኩት መልእክት ይህ ነበር። በዚህም እንዲህ አይነት ትብብር ሊመሰረትበት የሚገባውን መሰረታዊ መርህ አጉልቻ ሳይቻለው፣ እርሱም የሰው ልጅ ክብር ነው። ከሁሉም በላይ ግን ኖተርዳም ከህያዋን ድንጋዮች ማለትም ከቅዱሱ የእግዚአብሔር ሕዝብ የተገነባች ቤተ ክርስቲያን ምሳሌ ናት። ካቴድራሉ ውስጥ የተከናወነውን የምሽት ጸሎትና በዚያው ምሽት በፓሪሱ ግዙፍ የስታድ ዲ ፍራንስ ስታዲየም የተካሄደውን የወጣቶች የምሽት ጸሎትና ስብሰባ ማወዳደር አስደሳች ነው። እነዚህ ሁለት ፍጹም የተለያዩ ቦታዎች ቢሆኑም እርስ በርስ የሚደጋገፉና በመንፈሳዊ አንድነት የተሳሰሩ ክንውኖች ነበሩ። ምን አገናኛቸው? ቤተ ክርስቲያን እርሷም ከድንጋይ ወይም ከሲሚንቶ የተገነባች ሳትሆን ኢየሱስ ክርስቶስ ስለወደዱትና እርሱም ስለወደዳቸው በእርሱ በሚያምኑ ሰዎች የተዋቀረች ናት። በኖተርዳም ካህናት፣ ዲያቆናት፣ ለጌታ አገልግሎት የተለያዩ ሰዎችና የሐዋርያዊ አገልግሎት ሰጪ የነበሩ፣ በስታዲየሙ ደግሞ አዲሱ የፈረንሳይ ትውልድ ነበር። አዲስ የምለው በእድሜ ብቻ ሳይሆን በመንፈስ በልብ ነጻነትና በእምነትም ጭምር ነው። እየዘመሩና ድምጻቸውን ከፍ አድርጎ እየጮሁ በተመሳሳይ ጊዜ ደግሞ ዝም ብለው የሚያዳምጡ ወጣቶች፣ እውነትንና ፍቅርን የሚናፍቁ ልቦችን የሚያሳዩ በትኩረት የተሞሉና ስሜት የሚነበብባቸው ፊቶች። ለእነርሱም በደስታ እንዲያልኳቸው፣ እናንተ የፈረንሳይ ቅዱሳን ናችሁ። ያ ምሽት ስብሰባ ታላቅ የተስፋ ምልክት ነበር። እግዚአብሔር በሚወደውና በሚያደንቀው ያንን ትንሽነት ወይም ትሕትና በሚያንጸባርቅ መልኩ በተለያዩ ምክንያቶች እርዳታን ለሚያስፈልጋቸው ሰዎች መጠለያ በሆነችው ሜዛን ባኪታ በተደረገው ስብሰባ ላይም በተመሳሳይ ሁኔታ ታይቷል። ይህ ስፍራ ሰዎች በየቀኑ በፍቅር መንፈስ የሰውን ልጅ ክብር ለማስጠበቅና ለማገልገል ራሳቸውን የሚያቀርቡበት፣ ከወንጌል ፍሬዎች መካከል አንዱ የሆነ ቦታ ነው። ይሁን እንጂ በፈረንሳይ ቤተክርስቲያን ውስጥ ለተወሰኑ ዓመታት የታየና እየጎለበተ የመጣ የአዲስ ህይወት ወይም የእድሳት ምልክት አለ። ይህም ጥምቀትን የሚሹ ወጣቶችና አዋቂዎች ቁጥር በከፍተኛ ሁኔታ መጨመሩ ነው። ከእግዚአብሔር ለተገኘው በዚያ አስደናቂ ስጦታ ምላሽ ለመስጠት በአሁኑ ወቅት በፓሪስ የአውራጃ ሲኖዶስ ጉባኤ እየተካሄደ ይገኛል። እኔም በዚህ ጉባኤ ላይ ንግግር በማድረግ ጥምቀትን በመጠባበቅ ላይ ያሉትን እና አዲስ የተጠመቁትን እንዲሁም እነሱ አባል የሆኑባቸውን ማህበረሰቦች በጉዞአቸው ላይ አበረታታቸዋለሁ። በዋናዋ ከተማ ያደረኩት ጉብኝት ከፍተኛውና ዋናው ክስተት በፓላስ ዴ ላ ኮንኮርድ የተከበረው ቅዱስ ቁርባን ወይም የቅዳሴ ስነ ስርዓት ነበር። በዚያም የአዲስ ህይወት መወለድ ምልክት በሚያስደንቅ ሁኔታ ታይቷል። በሰፊው አደባባይ ላይ ካህናትን፣ የመዘምራን ቡድንንና እጅግ ብዙ ህዝብን ያሰባሰበው የጸሎት ጉባኤ ከሻን ኤሌስ ጎዳና አንስቶ እስከ አርክ ደ ትሪዩምፍ እና ከዚያም ባሻገር ተሰራፍቶ ነበር። የቅዱስ ቁርባን አቀባበል በሚደረግበት ወቅት በሁሉም ቦታ ለተሰበሰበው ህዝብ ቅዱስ ቁርባን በመከፋፈሉ ሁሉም ሰው ሊቀበለው ችሏል። ይህ እውነተኛ መልሶ ግንባታ ነው። ማለትም በመቤታችን ቅድስት ድንግል ማርያም አማላጅነት አማካኝነት እግዚአብሔር ብቻ ሊያመጣው የሚችለው የቤተ ክርስቲያን እድሳት ነው። ስለዚህ ከፓሪስ ጉብኝት በኋላ በክርስቶስ መከራና ሞት ሰዓት የእምነትና የተስፋን ብርሃን ጥበቃ ላቆየችው የቤተ ክርስቲያን እናት ለሆነችው ለማርያም ክብር ለመስጠት ወደ ሎርድ መንፈሳዊ ንግደት ማድረጌ ተፈጥሯዊና ተገቢ ነበር። በሎርድ ጌታ በመቤታችን ቅድስት ድንግል ማርያም የእናትነት እንክብካቤ አማካኝነት ለሁሉም ሰው ለመንፈሳዊ ንግደት ለመጡትና በተለይም በአካልና በመንፈስ ለታመሙት የተስፋ መልእክት ያስተላልፋል። ይህ መልእክት በግልጽ ላረጋግጠው የምፈልገው ጉዳይ ነው። እያንዳንዱ የሰው ልጅ ሕይወት በማንኛውም ሁኔታ ውስጥ ቢሆን ወይም እጅግ ከፍተኛ የሆነ ድክመትና ተጋላጭነት ቢኖርበትም እንኳን የማይደፈር ክብር አለው። እንዲሁም በሰው ልጅ ርህራሄና በሳይንስ በሚቀርቡ ዘዴዎች ታግዞ እንክብካቤ ሊደረግለት፣ አብሮነት ሊታይለትና ከስቃይ እፎይታ ሊያገኝ ይገባዋል። በዚህ ምክንያት ሎርድ ለመላው ዓለም የፍቅር ስልጣኔ መገለጫ የሆነ የተቀደሰ ስፍራ ትወክላለች። በዚህ አውድ ውስጥ በደል የደረሰባቸውን አንዳንድ ሰዎች አገኘው። እንዲሁም በሕይወታቸው ላይ የደረሰውን ህመም በመገንዘብና በደልን ለመከላከል በመስራት ፈውስን በሚፈልጉበት ወቅት እነሱን ለማዳመጥና አብሮአቸው ለመጓዝ ያለኝንና የመላው ቤተ ክርስቲያንን ፍላጎት ለሌሎች ተጎጂዎች እንድገልጽላቸው ጠየቅኳቸው። የዚህ ሐዋርያዊ ጉብኝት ሦስተኛውና የመጨረሻው ምዕራፍ የተከናወነው በፈረንሳይና በአውሮፓ ውስጥ በሁለተኛው የዓለም ጦርነት ክፉኛ በተጎዳው የሜቴይስ ከተማ ነበር። የአውሮፓን አንድነት ሂደት ካነሳሱት ዋና ዋና ሰዎች አንዱ የሆነው ሮበርት ሹማን ሥራውን ያከናወነው በዚያ ነበር። ዘመናዊቷ አውሮፓ የተፈጠረችው ከጦርነት ውድመት በኋላ ለሰላም በሚደረግ ጥረት እንደ አንድ ፕሮጀክት ነበር። በፓሪስ በሚገኘው የኖትርዳም ካቴድራል ላይ በእሳት አደጋ የደረሰው ነገር በሁለተኛው የዓለም ጦርነት ወቅት በአውሮፓ ላይ ከደረሰው ነገር ጋር ሊመሳሰል ይችላል ማለትም እንችላለን። አውሮፓም በዲሞክራሲ በአብሮነትና በሕዝቦች መካከል ባለው የወንድማማችነት መርሆች ላይ ተመስርታ እንደገና ተወለደች። እነዚህ መርሆችም ከክርስትና ስሮቿ ጋር ከፍተኛ ቁርኝት አላቸው። ዛሬም ቢሆን ሃይማኖቶች እርስ በርስ በሚያደርጉት ውይይት ወሳኝ ሚና በሚጫወቱበትና ዓለም እጅግ በተሳሰረበት በዚህ ዘመን የአውሮፓ ፕሮጀክት ሊታደስ የሚችለው በእነዚህ መሠረቶችና በዚህ ወሳኝ የሕይወት ኃይል አማካኝነት ነው። በዚህ ምክንያት በሜቴስ ከተማ የተለያዩ የሃይማኖት ተቋማት የተውጣጡ ተወካዮችን አገኘው። እነሱም ለውይይትና ለሰላም የተዘጋጀውን የሚትስ ጥሪ በፊቴ አነበቡት እንዲሁም ፈረሙበት። ውድ ወዳጆች፣ ወደ ፈረንሳይ ያደረኩት የሐዋርያዊ ጉብኝት መሪ ቃል ዓለም ሕይወት እንዲኖረው የሚለው ነበር። ከዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይ የተወሰደው እነዚህ የኢየሱስ ቃላት ናቸው። እርሱ የፈጸመውን አጠቃላይ የማዳን ተልእኮ የሚያጠቃልሉና በጉዞው ወቅት የተደረጉትን እያንዳንዱን ግንኙነቶች የወንጌል ትርጉም ሙሉ በሙሉ የገለጹ ናቸው። ይህ የጸጋ ክስተት የተስረፈረፈና ዘላቂ ፍሬ እንዲያፈራ እግዚአብሔርን ስንለምን እነዚህ ቃላት አሁን ጸሎታችንን እንዲያነሳሱት እንመኛለን።

0: ክቡራንና ክብራት አድማጮቻችን ይህ ቀደም ሲል አስደመጥናችሁ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ያደረጉትን የተክላላ የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን ነበር ያስደመጥናችሁ። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን። አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን ያማረኛው የስርጭት ክፍል የሚቀርብላችሁን የረቡዕ የመስከረም 22/2019 ዓመተ ምህረት ዕለታዊ ስርጭታችንን ነው። ፈረንሳዊው ካህን ብዙዎች በጥልቀት ይፈልጋሉ እኛም ይህንን እምነት ማገልገል አለብን ማለታቸው ተገለጸ። በፈረንሳይ ዓለማዊ ማህበረሰብ መኖሩና በቤተ ክርስቲያን ውስጥ የአማኞች ቁጥር መቀነሱ እውነት ቢሆንም በሜቲስ ከተማ በሚገኘው የኖትርዳም የፍልሰታ ማርያም ቁምስና ባለፈው እሁድ መስከረም 17/2019 ዓመተ ምህረት ምሽት ላይ በተደረገው መስማዕት ቅዳሴ በወጣቶች በተሞላና መቀመጫዎቻቸው ሁሉ በተያዙበት ሁኔታ መከናወኑ ወጣቶች ለህይወት ትርጉም ያላቸውን ጥልቅ ፍላጎት የሚያሳይ ምሳሌ መሆኑን አባ ኢማኑኤል ሄከር ገልጸዋል። በፈረንሳይ የሚገኙ ወጣቶች ከራሳቸው የሚበልጥ ነገር ይፈልጋሉ። ብዙዎችም ለዚህ ጥማታቸው መልስ የሚያገኙት እግዚአብሔርና ክርስቶስን በመፈለግ ሂደቱስ መሆኑን አባ ኢማኑኤል ሄከር ጠቁመዋል። እኚህ ፈረንሳዊ ካህን ለክህነት የሚዘጋጁ የዘራ ክህነት ተማሪዎችን የማሰልጠን ኃላፊነት አለባቸው። ርዕሰ ሊቃነ ጳጳሳት ሊዮ ወደ ምስራቃዊቷ የፈረንሳይ ከተማ ከመምጣታቸው በፊት በተደረገው ቅዳሴ ማብቂያ ላይ በፈረንሳይ ወጣቶች ዘንድ ስለሚታየው የመንፈሳዊ ሕይወት ፍለጋ እንዲሁም ክርስቶስን የመፈለግና የእምነት ደስታን የማግኘት ፍላጎታቸውን በተመለከተ አባ ኢማኑኤል ሄከር ከቫቲካን ኒውስ ጋር ቃለ ምልልስ አድርገዋል። ጥያቄ፣ በዚህ ቁምስና ውስጥ ስለሚታየው ጠንካራ የእምነት ቁርጠኝነት ምን ሊነግሩን ይችላሉ? ይህ ቁምስና ተማሪዎችንና ወጣት ባለሙያዎችን ስለሚያገለግል በወጣቶች ዘንድ በጣም ተወዳጅ ነው። በጣም ወጣትና ንቁ የሆነ ቁምስና ሲሆን ብዙ ወጣቶች በእግዚአብሔር ፍቅርና ክርስቶስን በመፈለግ ሂደት ውስጥ በጥልቀት የተመሰረቱ ናቸው። ይህ በአሁኑ ወቅት በፈረንሳይ እየተካሄደ ላለው እንቅስቃሴ ውብ ምሳሌ ነው። እዚህ የተሰበሰቡትን ንቁና ሕያው የሆኑ ወጣቶች ብቻን ተመልከቱ። ለዚህ ሥራ እግዚአብሔርን እናመሰግናለን፣ ምክንያቱም ይህ የእርሱ ሥራ የመንፈስ ቅዱስ ሥራ ነው። ይህ የእኛ ሥራ አይደለም፣ የእግዚአብሔር ሥራ ነው። እኛ በጌታ የወይን ቦታ ውስጥ የምንሠራ ሠራተኞች ነን። እነዚህን ወጣቶች ለማገልገል ከጌታ ጋር አብረን ለመሥራት እንጥራለን። እንደ ካህን በእምነት የሚገኘውን ደስታ አገልጋይ በመሆኔ ደስተኛ ነኝ ማለት እወዳለሁ። በእምነት የሚገኝ ደስታ የሚለው አገላለጽ ከቅዱስ ጳውሎስ የተወሰደ ነው። የእነዚህን ወጣቶች የእምነት ደስታ ለማገልገል በመቻሌ በእውነት ደስተኛ ነኝ። ጥያቄ፣ በወጣቶች ዘንድ የማመንና የመጠመቅ ፍላጎት እንዳለ ይመለከታል። ይህንን ጉጉት በቅርብ ዓመታት ውስጥ በወጣቶች ዘንድ በሚታየው ምስጢረ ጥምቀት የሚቀበሉ ሰዎች ቁጥር መጨመር ላይም ያስተውላሉ ወይ? እየሆነ ያለውን ነገር እንዴት ይገልጹታል? መልስ፣ በወጣቶች ዘንድ እጅግ ጥልቅ የሆነ ፍለጋ አለ እላለሁ። በፈረንሳይ ያለው ሁኔታ እጅግ ጥልቅ የሆነ ፍለጋ የሚታይበት ነው። ወጣቶች ከፍ ያለ ታላቅ የሆነ ነገር ይፈልጋሉ። ይህንን ምሳሌ እጠቀማለሁ፣ ወደ ላይ ወደ ላይ፣ ሁልጊዜ ወደ ላይ። ባለፈው ዓመት በሰፊው የታወቀውን ቅዱስ ፒየር ጆርጆ ፍራዛቲ ሕይወትና በአርአያነት መሠረት ያደረገ የሳምንት የመጨረሻ ፕሮግራም ከተማሪዎች ጋር አዘጋጅተን ነበር። በአሁኑ ወቅት በእነዚህ ወጣቶች ዘንድ ቀስ በቀስ ወደ ጥልቅ ቁርጠኝነት የሚጠይቅ እምነት፣ እጅግ ከፍተኛ ቁርጠኝነትን የሚጠይቅ እምነት ጉዞ ለመጀመር ፍላጎት እንዳለ መናገር እችላለሁ። ይህ ዝቅተኛ ወይም ላዩን ብቻ የሚታይ እምነት ሳይሆን ከፍ ያለና ከፍተኛ ቁርጠኝነት የሚጠይቅ እምነት ነው። ይህንን እምነት ማገልገልና ይህንን ከፍተኛ ቁርጠኝነት የሚጠይቅ እምነት በተግባር የሚገለጸው በበጎ አድራጎት፣ በፍቅርና በምሕረት እንደሆነ ወጣቶች እንዲረዱ መርዳት አለብን። አንዳንድ ጊዜ ወጣቶች ትንሽ ጠንከር ያለ አመለካከት ሊኖራቸው ይችላል። እኛም እውነት በተግባር መገለጥና መታወጅ ያለበት በጎ አድራጎትና በምሕረት አማካኝነት እንደሆነ ለማስተማር እንሞክራለን። እውነትን በፍቅር መናገር የሚለው ከቅዱስ ጳውሎስ የተወሰደ ሌላ አገላለጽ ነው። ይህንን ለወጣቶች ማስተማርም እወዳለሁ። ጥያቄ፣ ማከል የሚፈልጉት ሌላ ነገር አለ? መልስ፣ ሦስት ዋና ዋና ነገሮች አሉ እላለሁ። አንደኛው ወጣቶች ክርስቶስን መከተል ወደ ጥምቀት ለመድረስ ያላቸውን ፍላጎት በይፋ ይገልጻሉ። ሁለተኛ፣ ቤተክርስቲያን እነዚህን ወጣቶች ትቀበላለች። ቤተክርስቲያን የምትቀበልበት አንዱ የመጀመሪያ መንገድ ለነሱ መጸለይ ነው። እናም ሶስተኛ፣ ቤተክርስቲያን በጸሎቷ አማካይነት ወጣቶቹ ክርስቶስን በመከተል እስከ ጥምቀት ድረስ ያለውን ጉዞ እንዲቀጥሉ የእግዚአብሔርን ጸጋ እንዲወርድላቸው ትለምናለች። ይህ የእግዚአብሔር ጸጋ ኃይል ነው ማለት ነው እንችላለን። የእግዚአብሔር እርዳታና ድጋፍ ነው ሲሉ አባ ኢማኑኤል ቃለ መጠይቃቸውን አጠናቀዋል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የመስከረም 22/2019 ዓ.ም ዕለታዊ ስርጭታችንን ነው። የፈረንሳይ የሃይማኖት መሪዎች ለሰላምና ለዘላቂ ውይይት ጥሪ ማቅረባቸው ተነገረ። ለዚህ ዜና ዝርዝር ባልደረባችን ዮሐንስ መኮንን።
1: የፈረንሳይ የሃይማኖት መሪዎች ለሰላምና ለዘላቂ ውይይት ጥሪ ማቅረባቸው ተነገረ። ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጋር በፈረንሳይ ሜትስ ከተማ የተገናኙት የሃይማኖት መሪዎች የልዩ ልዩ ሃይማኖቶች ተወካዮች ዘላቂ ውይይትና በዓለም ላይ ሰላም እንዲሰፍን ጥሪያቸውን አቅርበዋል። በፈረንሳይ የሚገኙ የሃይማኖት መሪዎች መላውን የሰውን ልጅ ቤተሰብ አንድ ላይ ለማገልገል ያላቸውን ቁርጠኝነት በማረጋገጥ በርዕሰ ሊቃነ ጳጳሳት ሊዮ 14ኛ ፊት ለውይይት፣ ለወንድማማችነት፣ ለእርቅና ለሰላም ጥረት እንዲደረግ ጥሪ አቅርበዋል። በፈረንሳይ ሜትስ ከተማ የቀረበው ጥሪ ከአርባ ዓመታት በፊት በአሲሲ ከተማ የቀረበውን ጥሪ መለስ ብሎ በማጤን የሰው ልጅ በጦርነት፣ በኑሮ አለመመጣጠን፣ በሥነ ምህዳር ባለመረጋጋትና በቴክኖሎጂ ለውጦች መካከል አዲስ የለውጥ ምዕራፍ እንደሚገጥመው አስጠንቅቋል። መሪዎቹ እንደሚሉት እነዚህ ውጣ ውረዶች የሃይማኖት ማኅበረሰቦች የሰውን ክብር በመጠበቅና ሌሎችን በመንከባከብ አብረው እንዲሰሩ ጥሪያቸውን አቅርበዋል። ሰላም ከጦርነት አለመኖር የበለጠ ትርጉም እንዳለው አጽንኦት የሰጠው ጥሪው ፍትሕን፣ ሰብአዊ ክብርን፣ በሕዝቦችና በትውልዶች መካከል አንድነትንና ለጋራ መኖሪያ ምድራችን የጋራ እንክብካቤን እንደሚጠይቅ ተገልጿል። መድሎንና የጥላቻ ንግግርን ያወገዙት መሪዎቹ ፈረንሳይ ውስጥ ሰዎችን በእምነታቸው ምክንያትና በአምልኮ ቦታዎች ላይ በሚሰነዘሩ ጥቃቶች የተሰማቸውን ቁጣ ገልጸው በተጨማሪም የአምባገነናዊነት መርዝን በመቃወም እና በሎሬን ላይ የደረሰውን ስቃይ አስታውሰዋል። የእግዚአብሔር ስምም ሆነ ማንኛውም ሃይማኖታዊ እውነት ወይም መንፈሳዊ ባህል አመፅንና ጥላቻን ለማጽደቅ ሊጠሩ እንደማይችሉ አብረን እናረጋግጣለን ብለው የጋራ ውይይት፣ ጸሎት፣ አስተንትኖና መንፈሳዊ ልምምድ የሰላም መንገዶችን ሊከፍት እንደሚችል ገልጸው ለሰላም መስራት የሚጀምረው በእያንዳንዱ ሰው ውስጥ ሲሆን በሌሎች ውስጥ ፍርሃትን የሚፈጥር ማንኛውንም ነገር በመገንዘብና በማስወገድ ነው ሲሉ አስረድተዋል። በአመፅና አለመግባባት ምክንያት የወጡ ቁስሎችን የተገነዘቡት የሃይማኖት መሪዎች በቀልንና ውርደትን በመቃወም ራሳቸውን የእርቅ ወኪሎች ለማድረግ እንደሚጥሩ ተናግረው ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሃይማኖቶች ትጥቅን ወደሚያስፈታ ሰላም የሚወስዱ ልዩ መንገዶች ናቸው ማለታቸውን አስታውሰዋል። የሰላም ባህልን መገንባት ቤተሰቦችን፣ ትምህርት ቤቶችን፣ የስፖርትን፣ የመዝናኛ ድርጅቶችንና የሃይማኖት ማኅበረሰቦችን የሚያካትት የግል ድፍረትና የጋራ ቁርጠኝነት እንደሚጠይቅ አጥብቀው ተናግረዋል። የሃይማኖት መሪዎች ጥሪ በሦስት ቃል ኪዳኖች ላይ በማትኮር እነርሱም ዘላቂና ጠንካራ ውይይትን መከታተል፣ በወጣት ትውልዶች መካከል አንዱን ስለሌላው ወግ ማስተማር፣ ፍትሕንና ሰላምን በማስፈን በችግር ጊዜም ቢሆን አንድ ላይ መቆም መሆናቸውን ገልጸዋል። መሪዎቹ ሰላም የሚገነባው በየቀኑ በሚደረግ መከባበርና ወዳጅነት እንደሆነ በመግለጽ ስብሰባው የሰዎችን ሕሊና እንደሚያነቃና ዘላቂ ውጤት እንደሚያስገኝ ያላቸውን ተስፋ ገልጸው እንዲሁም ሌሎች ሰዎችን ያላሳተፈ ዘላቂ ሰላም መገንባት አይቻልም የሚለውን እውነት ለሁሉም በማስታወስ የሜትስ ጥሪ የተስፋ ጠቋሚ እንዲሆን ጠይቀዋል።

0: አድማጮቻችን የዛሬው የረቡዕ የመስከረም 2019 ዓመተ ምህረት ዕለታዊ ስርጭታችን እዚህ ላይ በቃ።
1: ጥያቄ ወይም ሂስካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።